0: ናይ 250 ዶላር ዝኽፈል ቀረጽ ለውጢ ሕጊ ከተኣታቱ ኣብ ዘሎ እዩ። ሰልፍ ሌበር ነቲ ናይ ቀረጽ ለውጢ ኣብ ዕዳጋ ገዛውቲ ዓብ ፀቕጢ ክፈጥር ዝብል ወቐሳ ብቐጻሊ ዝነፅጎ ኮይኑ ሚኒስተር ገዛውቲ ክሌር ኦኔል ንኤቢሲ ከም ዝገለጸቶ ቀንዲ ጠንቂ ምውሳኽ ዋጋታት ገዛውቲ ኣውስትራልያ ወለድ ልቓሕ ምዃኑ እያ ትገልጽ። ኣፈናዊ ሓበሬታ ኮተሌት ከም ዝሕብሮ ኣብዝሓለፈ ሰሙን ኣብ ዋና ከተማታት ንጨረታ ካብ ዝቐረበ ገዛውቲ ኣብ ውሽጢ 6 ዓመታት ትሕቲ 50 ሚእታዊ ከም ዝወረደ ይሕብር። ናይ ሰልፊ ተቃዋሚ ተጠባባቂ ትሬጀረር ቲም ዋልሰን እዚ ብሰንኪቲ መንግስቲ ዘውፅኦ ፖሊሲታት ምዃኑ እዩ ዝገልጽ።
1: What it tells us is Labor's toxic taxes have acted as a sledgehammer on the confidence in the market.
0: እዚ ዘርእና እቲ ሰልፍ ለበር ዘተኣተቶዎ መርዛም ሕጊ ቀረፅ ወይ ግብሪ ነቲ ኣብ ዕዳጋ ዘሎ ምትእምማን ኣብ ወፍሪ ምትእምማን ከምኡን ኣብ መፃእቲ ሃገር ምትእምማን ከም ዝፈርስ ገይርዎ ኣሎ። ሕማቕ ኣጋጣሚ ኮይኑ እቲ መንግስቲ ናይ ኣውስትራልያ ቁጠባ ንምድኻምን ንናይ ኣውስትራልያውያን እምንቶ ንምንካይን ክኢላ መንግስቲ እዩ። ሰራዊት ሕብራት መንግስታት ኣሜሪካ ምብራቃዊ ፓስፊክ ኣብ ልዕሊ ሓንቲ መርከብ ውግእ መጥቃዕቲ ከም ዘካየደን ሰለስተ ሰባት ከም ዝቐተለን ገሊጹ። እቲ ካልኣይ መጥቃዕቲ ኣብ ውሽጢ ሒደት መዓልታት እዩ ተፈጺሙ። እቲ ናይ ኣሜሪካ እዚ ደቡብ ኣብ ማሕበራዊ መራኸቢ ኤክስ ኣብ ዘስፖሮ ጽሑፍ እታ መርከብ ኣብቲ ኣብ ምብራቃዊ ፓስፊክ ዝርከብ ዘሕጋዊ ሓሽሽ ተሰጋግር ከም ዘላ ከተሰጋግር ከላ ከም ዝረኸባ እዩ ገሊጹ። እቶም ብሰንኪ ኣርቲፊሻላዊ ብልሒ ወይ ኤኣይ ምኽንያት ስርሖም ዝሓድጉ ሰራሕተኛታት ኣብ ትሕቲ ብዙሕ ሚልዮናት ዶላራት መንግስቲ ዘዳልዎ ናይ ምድሓን መስርሕ ክኣትዉ እዮም ተባሂሉ። መንግስቲ ቪክቶርያ ነቶም ኣብ ሓደገኛ ኩነታት ዝርከቡ ሰራሕተኛታት ንምድጋፍ ተባሂሉ ዝተዳለወ ናይ ሞያ ናይ ምድሓን ውጥን 8.2 ሚልዮን ዶላር ዘካተተ ናይ 14 ሚልዮን ዶላር ባጀት መዲቡ ኣሎ። ኤኣይ ርዕመት ንፍርያምነት ክብ ከብሎ ትፅቢት ዝግበረሉ እኳ እንተኾነ እቲ ቴክኖሎጂ ብዙሕ ስራሕ ክወስድ ምዃኑ ድማ ስእነት ስራሕ ከይፈጥር ኣስጊኡ ኣሎ። እዚ ቴክኖሎጂ ክሳዕ 20 ሚእታዊ ሰራሕተኛታት ከም ዝንኪ ዝገብር ከም ዝኽእል ብክኢላታት ይግመት። ካብ ሓደ ሰነ ጀሚሩ ኣብ ቪክቶርያ ዝነብሩ ንህዝባዊ መጓዓዝያ ክሳዕ መወዳእታ ናይዚ ዓመት እዚ ፍርቂ ዋጋ ጥራይ ብምኽፋል ጉዕዞኦም ክገብሩ እዮም። ቪክቶርያውያን ካብ ሚያዝያ ኣትሒዞም ብመንግስቲ ለበር ክብሪ መነባብሮ ንምቅላል ብነፃ ህዝባዊ መጓዓዝያ ክጥቀሙ እዮም ፀኒሖም። ፕሪምየር ጃሲንታ ኣለን ብቐጻሊ ህዝባዊ መጓዓዝያ ዝጥቀሙ ተጓዓዝቲ ብኣማኢት ዝቁፀር ዶላር ከድሕኑ ከም ዝኽእሉ ትገልጽ።
2: It'll save people up to $850. Again, it's another way that we can help households keep money in their budget.
0: $850 ካብ ወጻኢ ከድሕኖም እዩ። ኣብዚ እዋን እውን ንስድራ ቤታት ገንዘቦም ኣብ ጅቦ ኣብ ባጀቶም ንክዕቅቡ ክንሕግዘሉ ንኽእል ካልእ መገዲ እዩ። ንብዙሓት ቪክቶርያውያን ከም ዘዘራረብኩም ገንዘብ ከም ኣብ ናይ ገዛ ክራይ ዝኣመሰለ ካልእ ኣገዳሲ ነገራት ከም ንክራይ ሞርጌጅ ካልእ ክፍሊታትን ዝወ ውፅኦም። ስለዚ ኢኻ ኢና ክሳዕ መወዳእታ ዓመት እዚ ደገፍ ክንገብር ዝወሰና። ኢትዮጵያውያን ኣብቲ እቲ ኣብ ስልጣን ዘሎ ሰልፊ ብልፅግና ብሰፊሕ ክዕወተሉ ትፅቢት ዝግበሮ ምርጫ ሎሚ ሓደ ሰነ ድምፆም ክህቡ እዮም። ናይ ቀዳማይ ሚኒስትር ኣብዪ ኣሕመድ ሰልፊ ብልፅግና ኣብዚ ሕጂ እዋን ኣባይ ተወከልቲ ህዝቢ ልዕሊ 500 መናብር ሒዙ ዘሎ እዩ። ኣብዚ ምርጫ እዚ ድማ ሰልፉ ብዙሕ መናብር ብምሓዝ ክዕወት ትፅቢት ይግበረሉ። በዚ ኣብዪ ኣሕመድ ንተወሳኺ 5 ዓመት ስልጣኑ ክቕፅል ከኽእሎ እዩ። ኣስታት 50 ሚልዮን ህዝቢ ካብ 130 ሚልዮን ኢትዮጵያውያን ዝኾኑ ሰባት ንኣባላት ቤት ምክሪ ወከልቲ ድምፂ ክህቡ ትፅቢት ይግበር። ኣብ ትግራይ ምርጫ ዘየለ ኮይኑ ኣብ ክልላት ኣምሓራን ኦሮሞያን ኣብ ዝርከብ ዝበዝሐ ህዝቢ ዝነብረሉ ዞባታት ብዘሎ ዕግርግር ነቲ መስርሕ ምርጫ ክፀልዎ ከም ዝኽእል ተዓዘብቲ ይገልፁ። ሓድሽ መፅናዕቲ ከም ዝሕብሮ ናይ ፖሊን ሃንሰን ሰልፍ ዋን ኔሽን ኣብ ኣውስትራልያ ዝበዝሐ ደገፍ ዘለዎ ሰልፊ ኮይኑ ተረኺቡ። እቲ ኣብ ዘ ኣውስትራልያን ፋይናንሻል ሬቪው ሎሚ ሶኒ ሓደ ሰነት ተሓትመ ንዋን ኔሽን ዝውሃብ ደገፍ 4.3 ብምውሳኽ 31 ሚእታዊ በፂሕ ኣሎ። ናይ ሰልፊ ለበር ቀዳማይ ድምፂ ብ3 ነጥቢ ብምትሓት 28 ካብ ሚእቲ ኮይኑ እንተኾነ ግን ሬድ ብሪጅ ዝገበሮ መፅናዕቲ ሰልፍ ለበር ንዋን ኔሽን 51 ሚእታዊ ን49 ሚእታዊን ይመርሖ። እቲ ሰልፍ ዋን ኔሽን ብህዝቢ ዝተመርፀ ክትምረጽ ቀዳማይ ሰልፊ ምዃኑ ዘገለጸ መጽናዕቲ አንቶኒ አልቤነዝ ቀዳማይ ተመራጺ ቀዳማይ ሚኒስተር ምዃኑ ረኺቡሎ እቲ ብሪጅ ግሩፕ አንሸንት ሪሰርች ዝተገብረ መጽናዕቲ እቲ ቀዳማይ ሚኒስተር ብ31 ሚእታዊ ድምፂ ቀዳማይ ክኸውን ከሎ ሰነተር ሃንሰን ብ25 ሚእታዊ ከምኡ ናይ ሰልፊ ተቃዋሚ መራሒ አንጉስ ታይለር ከም ቀዳማይ ሚኒስተር ክኸውን ዘለዎ ዕድል 14 ሚእታዊ ድምፂ ጥራዩ ረኺቡ ኣብ ብሪስበን ኣብ ቪክቶርያ ፓርክ ንዝስራሕ ሓድሽ ስተድዮም ዝቃወሙ ሰልፈኛታት ዳግማይ ኣብ ቀዳማ ሰንበት ተቃውሞኦም ኣስሚዖም ቡልዶዘራት ነቲ ናይ 3.6 ቢልዮን ዝውድእ ን232 ኦሎምፒክ ዝስራሕ ስተድዮም ንምህናፅ መገዲ ምፅራይ ሎሚ ክጅመር ትፅቢት ይግበር ኣብቲ ከባቢ ኣብ ዝርከብ ኤምባሲ ድኳናት ዝነብሩ ሰባት ካብቲ ቦታ ብሓይሊ ናብ ካልእ ቦታ ክግዕዙ ተገዲዶም ብዓርቢ እቲ ወጥሪ ኣብ ዝለዓለ በፂሑ ከም ዝነበረ ይፍለጥ ናይ ያጋራ ሽማግለ ጌጃ ኬሪ ቻልተን ኣብቲ ኩነታት ኣብ ዘስማዐቶ መደረ እዚ ስራሕ ነቲ ናይ ቀዳሞት ህዝብታት ቅዱስ ቦታ ምዕናዊ እዩ ክትብል ቃላ ኣስሚዓ
3: is deeply wounding us and many different First Nations people here.
0: እዚ ተግባር እዚ ኣዝዩ ዘቕስለና ተግባር እዩ ብዙሓት ቀዳሞት ህዝብታት ድማ ኣብ ሃገርያ ጋራ ይርከቡ ስለዚ ነዚ ኣዝዩ ጥንታውን ማራኽን ፍሉይን ትርጉም ዘለዎን ቦታ እዚ ንምቅዋም ነፍሲ ወከፍኩም ሎሚ እጃምኩም ንክትገብሩን መልእኽቲ ንኸትሕልፉን ስለዝተመፃእኹም ንኹላትኩም ከመስግነኩም እደሊ ሓደ ላዕለዋይ ኢራናዊ በዓል ስልጣን ፕረዚደንት ማስዑድ ፔጅስኪያ ብፍቓዱ ካብ ስልጣን ከም ዝወረደ ንዝገለጾ ጸብጻብ ነጪግዎ ኢራን ኢንተርናሽናልን ኣብ ለንደን ዝመደበሮም ብዙሓት ናይ ሳተላይት መደበር ቴሌቭዥናት ንሓደ ስሙ ዘይተጠቕሰ በዓል ስልጣን ምርኩስ ብምግባር ሓለዋ ሰውራ ኢራን ንዝበዝሐ ክፋል መንግስቲ ከም ዝተቋጻጸረ ጥርዓናት ምስ ቀረበ እቲ ፕረዚደንት ማስዑድ ስልጣኑ ከምዚ ሓደገ ፀብፂቦም ምክትል ሓላፊ ርክባት እቲ ፕረዚደንታዊ ቤት ፅሕፈት ዝኾነ መሓመድ ታባትዒ ኣብ ዝሃቦ መግለፂ ግን ነቲ ብዛዕባ ስምብታ ዝገልፅ ደብዳቤ ሓሶት ከም ዝኾነ መቐፀልታቲ ኣብ መራኸቢ ብዙሓን ዝግበር ናይ ወፃኢ ጉዳያት ፀወታታት ኢሉ ዝገለፆ ከም ዝኾነን ኣፍሊጡ እዚ ከምዚ ንከሎ ሚኒስተር ጉዳያት ወፃኢ ኢራን ዓባስ ኣራጋቺ ብዛዕባ ተኽስዶም ምባል ኣብ መንጎ ኢራንን ኣሜሪካን ዝግበር ዝርርብ ከም ዝቐፀለ ገሊፁ ክሳዕ እቲ ስምምዕ ዝፍረም ርጉፅ ነገር ከምዚ የለውን ኣፍሊጡ ፕረዚደንት ኣሜሪካ ዶናልድ ትራምፕ ብዓርቢ 27 ጉንበት ምስ ኣማኸርቱ ዝተረኸበ ኮይኑ ግና እቲ ውግእ ደው ንምባል ነቲ መፃወ ሆርሙዝ ንምኽፋትን ዝሰማማዕ እንተኮይኑ ግና ኣየፍለጠን ዘሎ ሓላፊ ውድብ ጥዕና ዓለም ኣብ ኮንጎ እቲ ብሕማም ኢቦላ ተጠቂዑ ዘሎ ህዝቢ ኣውራጃ ኮስሌሲ ናብ ሕክምና ክቐርብን ድሕነቶም ክሕልውን ዘኽእሉ ስጉምትታት ክወስዱ ፀዊዑ እዚ ሕማም እዚ ኣብ ዲሞክራስያዊ ኮንጎ ንመበል 17 ካብቲ ቅድሚ ፍርቂ ዘመን ኢቦላ ተረኽበሉ ድማ ኣብ ሳልሳይ ደረጃ ዝስራዕ ለበዳ ኮይኑ እዩ ተኸሲቱ ዘሎ ዳይረክተር ውድብ ጥዕና ዓለም ቴድሮስ ኣድሓኖም ናብ ዲኣርሲ ኣብ ዝገበሮ ምብፃሕ እቲ ለበዳ ቅድሚ እቲ ዓለም ለኻዊ ግብረ መልሲ ቀዲሙ ይኸይድ ከም ዘሎ ተዛሪቡ ነይሩ
4: This outbreak is caused by the Bundibugyo virus for which no licensed vaccine or treatment currently exists.
0: እዚ ምልባዕ እዚ ብሰንኪቲ ኣብዚ እዋን እዚ ፍቓድ ዘለዎ ክታበትን ሕክምናን ዘይብሉ ቢዮንድ ቡጊው ቫይረስ ዝስዕብ ዘሎ እዩ እዚ ግን ተስፋ ዘይብሉ ይኮነን ብሰንኪቲ ሳንዲግዮ ዝበሃል ቫይረስ ዝመፅእ ኢቦላ ፅቡቅ ሕክምናዊ ክንክን ብምግባር ሰባት ክድሕኑ ይኽእሉ እዮም ኣብዚ ኢትሩ ዝርከብ ገለ ሰባት ድማ ድሮ ሓውዮም ኣለው ኣቐዲምካ ክንክን ምግባር ናይ ሓቂ ለውጢ ዘምፅእ እዩ
4: This outbreak is caused by the Bundibugyo virus.
0: ናይ ፈረንሳ ፕረዚደንት ኢማኑኤል ማክሮን ድሕሪ እቲ ፈረንሳዊት ጋንታ ፒኤስጂ ንካልኣይ ግዜ ናይ ሻምፒዮንስ ሊግ ዓወት ምጭባጥ ኣንቋ ሓጎሰና ኢሉ ኣብ ግንቢ ኤፍል ብዙሕ ህዝቢ ንዓወት እታ ጋንታ ንምፅምባል ዘርሒ ምእካቡ ኣብ መላእ ፈረንሳ ብርቱዕ ግጭት ኣጋጢሙ ፖሊስ ድማ ብኣማኣይቲ ንዝቁፀሩ ሰባት ኣብ ትሕቲ ቀይዲ ኣእትዩ ሚኒስተር ውሽጣዊ ጉዳያት እታ ሃገር ላውረንት ኑነዝ ከምዝሓበሮ ኣብ ፓሪስን ኣብ ካልኦት ከተማታትን 787 ተኣሲሮም 57 ኣባላት ፖሊስ ድማ ቆሲሎም ነዚ ዝኾነ ደገፍቲ ኩዕሶ እግሪ ሓዊ ኣጉዶም ስርቅን ስርቂ ድኳናትን ድሕሪ ምክያዶምን እዩ ጋንታ ፒኤስጂ ንእንግሊዛዊት ኣርሰናል ስዒራያ ናይ ሎሚ ዓመት ናይ ኣውሮጳ ሻምፒዮን ኮይና ዘላ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ፐርዝ ክዘንብ ዝለዕለ 21 ዲግሪ ሴንትግሬድ ኣብ ኣደላይድ እውን ክዘንብ ዝለዕለ 17 ኣብ መልበርን ክዘንብ ዝለዕለ 14 ኣብ ሆባርት እውን ክዘንብ ዝለዕለ 13 ኣብ ካምቤራ ብከፊል ደበና 13 ኣብ ሲድኒ ፀሓይ ኩዕል ዝለዕለ 19 ኣብ ብሪስበን ፀሓይ ኩዕል ዝለዕለ 22 ኣብ ዳርዊን እውን ፀሓይ እዩ ዝለዕለ 31 ዲግሪ ሴንትግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ሓደ ናይ ኣውስትራልያ ዶላር 113 ቅርሽን 47 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲእና ኣለና

ፊልድ ማርሻል ብርሃኑ ጁላ ንሚድያታት ውሽጢ ሃገር ተዛሪቡ ኣሎ ምንቅስቓስ ርእሰ ከተማ ኣዲስ ኣበባ ብዝምልከት ፍሉይ ምንቅስቓስ ዘይተረኣየ ኮይኑ ስሩዕ ናይ መጓዓዝያ ኣገልግሎት ባቡር ኣውቶቡስ ታክስን ውልቀ መካይንን ናብ መረፃዊ ነቑጣታት ህዝቢ ካብን ናብን ኣብ ምንቅስቓስ ሓገዝ ክበርክታ ተረኣየን ኣለዋ ናይ ጉዕዞ መጠንቀቕታ ግን ኣብ ኢትዮጵያ ሕጁን ብመንግስቲ ዩናይትድ ክንግደም ተኣወጅ ኣሎ ብሰንኪ ዘሎ ስጋት ፀጥታ ዜጋታት ናብ ገለ ክልላት ብምሉእ ከምኡውን ምስ ጉረባብቲ ሃገራት ካብ ዘዳውቡ ናይ ደቡብ ከባብታት ካብ 10 ክሳብ 100 ኪሎ ሜትር ርሕቐት ውሽጢ ካብ ዝኾነ ምንቅስቓስ ክዕቀቡ ዘጠንቅቕ ናይ ጉዕዞ መጠንቀቕታ እዩ ዩናይትድ ኪንግደም ኣውፅያ ዘላ እዚ መጠንቀቕታ ጉዕዞ ሰፊሕ ከባብታት ትግራይ ኣምሓራ ቤንሻንጉል ጉምዝ ጋምቤላ ከምኡውን ክፋላት ዓፋር ኦሮምያን ክልል ሶማልያን ብቀይሕ ሕብሪ ተመልኪቶም ብካርታ ተዘርጊሖም ኣለው እዚ ድማ ናብቶም ቦታታት ዝግበር ዝኾነ ይኹን ጉዕዞ ንክቋረፅ ዝመክር እዩ ኣብ ውሽጢ እዞም ክልላት ዝርከባ ቀንዲ ከተማታት መቐለ ሽረ ዓድዋ ጎንደር ባህርዳር ላሊቤላ ኣሶሳ ጋምቤላ ጎዴን ገላዲን ይርከበን እዚኣተን ኣብቲ ቀይሕ ተሰሚሩሉ ዘሎ ካርታ ዘለዋ ኮይነን ልዑል መጠንቀቕታ ዝተዋሃበን እየን ኣብ ምብራቕን ደቡብን ምብራቕ ኢትዮጵያ ዝርከቡ ሓያሎ ከባብታት ሓዊሱ ኣብ ክፍላት ድሬዳዋን ክልል ሶማልን ኣገዳሲ ንዝኾነ ጉዕዞ ጥራሕ ዝተፈቕደሎም ተባሂሎም ተመዲቦም ኣለው በንጻሩ መብዛሕትኡ ዞባታት ደቡብን ማእኸላይን ኢትዮጵያ ሓዊሱ ጅማ ሓዋሳ ኣርባ ምንጭ ጅንካን ጎባን ትሑት መጠን ስጋት ኣብ ዘለዎ መምርሒ ተካቲቶም ኣለው ኣብዚኣቶም ድማ መገሻ ገየሽቲ ቅድሚ ምብፅሖም ነቲ መምርሒ ጉዕዞ ክግምግሙ ተመኺሮም ኣለው ኣምነስቲ ኢንተርናሽናል ብወገኑ ሰበስልጣን መንግስቲ ኢትዮጵያ ኣብ ድሮ ሓፈሻዊ መረፃ ናይቲ ሃገር መራኸብቲ ብዙሃን ስቕ ንምባል ምጭፍላቕ ኣበርቲዖም ክብል ወቂሱ ኣሎ ናይቲ ትካል ዳይረክተር ምብራቕን ደቡባዊ ኣፍሪካን ታይግሬ ቸጎታ ሰበስልጣን ኢትዮጵያ ኣብ ልዕሊ መራኸብቲ ብዙሃን ዘካይድዎ ዘለው ናይ ምጭፍላቕ ዘመተ ጠጠው ከብሉ ከም ዝግባእ እዩ ተሓሳሲቡ ዘሎ እቲ ዳይረክተር ናይ ኢትዮጵያ ናይ ልምዓት መሻርክትን ዞባ ኣህጉራዊ ናይ ሰብኣዊ መሰላት ትካላትን ነቲ ናይቲ ሃገር ነፃ መራኸቢ ብዙሃን ምጥፋእ ዝፍፀም ዘሎ ስልታዊ ኣካይዳ ክኩንንዎ ከም ዘለዎም እውን ፃውዒት ኣቕሪቡ እዩ ሽዱሽተ ናይ መራኸቢ ብዙሃን ወከልቲ ዘመተ ተገይሩሎም ኣብቲ መረፃ ንምፅብፃብ ከም ዝተፀገሙ እውን እቲ ትካል ጠቂሱ ኣሎ እዚ ናይ ኢትዮጵያ መረፃ ካብቶም 547 ናይ ህዝቢ ወከልቲ ቤት ምክሪ መንበራት ነቶም 501 ንምምራፅን ንናይ ክልል ቤት ምክሪ መሪሕነትን እዩ ዝካየድ ዘሎ ልኡኽ ዩኔስኮ ምስ ላዕለዎ ስመዚ ኤርትራ ዕውዝ ዘተ ከም ዘካየደ ሓቢሩ ልኡኽ ውድብ ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ምስ ላዕለዎ ሰበስልጣን መንግስቲ ኤርትራ ብክልተኣዊ ምትሕጋዝ ሓበራዊ ኣገዳስነት ዘለዎም ጉዳያት ዘትዩ ኣሎ እቲ ብተሓጋጋዚ ዋና ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርናዋኒ ዝተመርሐ ዳይረክተር ናይቲ ውድብ ኣብ ዞባ ምብራቅ ኣፍሪካ ሚስ ሉዊስ ሃክስቶውዘን እትርከቦ ልኡኽ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሚኒስትር ዜና ኣቶ የማነ ገብረ መስቀል ሚኒስትር ትምህርቲ ዶክተር ሓሊማ መሓመድ ከምኡውን ምስ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዝገበሮ ርክብ ኣብ ፅላታት ትምህርቲ ስነዳን ምዝገባን ሃብታም ታሪካውን ረቂቕን ውርሻታት ኤርትራ ከምኡውን ምልዋጥ ተመክሮ ዲጂታላዊ ስነ ፍልጠት ሰብ ዝሰርሖ ብልሒ ኣብ ትምህርትን ሓበሬታን ዘተኮረ ዝርርብ ኣካይድ ኣሎ ኣብቲ ኣወሃሃዲ ትካላት ውድብ ሕብራት ሃገራት ኣብ ኤርትራ ምስ ናህላ ቫልጅ እውን ዝተሳተፈቶ ርክባት ንዝፀንሐ ምትሕባር ምስ ግዜ ንምስፋሕን ንምድንፋዕን ሰፊሕ ምርዳእ ከም ዝተገብረ እዩ ናይ ኤርትራ ማዕከናት ዜና ፀብፂበን ዘለዋ ዳይረክተር ናይቲ ውድብ ኣሰይድ መሓመድ ኣልፈርናዋኒ ዑደቱ ምዛዘመ ምስ ኤሬቲቭን ጋዜጣ ኤርትራ ፕሮፋይል ናብ ዝገበሮ ቃል ምሕትት ዝስዕቡ ነጥብታት እውን ኣልዕ ኣሎ ምሕዳስን ምሕያልን ርክብ ዩኔስኮን ኤርትራን ዝምልከት ምስ ኤርትራ ዘሎ ምትሕጋዝ ዳግማይ ንምሕዳስን ምሕያልን ድልው ምዃኑ ገሊጹ ኣሎ እቲ ምትሕጋዝ ኣብ ምሕላዊ ባህላዊ ሓደግታት ጥርሐ ዘይኮነስ ኣብ መዳያት ትምህርቲ ስነ ፍልጠትን ቴክኖሎጂን እውን ምስፋሕ እዩ ስምምዕ ተበፂሑ ዘሎ ኣስመራን መፃኢ መዝገብ ሓደግታትን ዝምልከት ድማ ኣስመራ ኣብ 217 ኣብ መዝገብ ውርሽ ዓለም ምእተዋ ብምዝኻር ኣስመራ ርእሰ ከተማ ኤርትራ ጥራሕ ዘይኮነትስ ሓበን ዩኔስኮውን እያ ክብል መጊሱ ኣሎ ኤርትራ ብዘካ ኣስመራ ካልኦት ማሕበረ ባህላውያን ታሪካውያን ሓድግታት ስለ ዘለውዋ ንሳቶም እውን ኣብ ዩኔስኮ ንምምዝጋብ ንሰበስልጣን ኤርትራ ዝርርብ ከም ዝተገብረን ፍሉይ ቆላሕታ ከም ዝውሃቡን እውን ገሊጹ ኣሎም ታሪክ ኤርትራ ኣብ ሓፈሻዊ ታሪክ ኣፍሪካ ብዝምልከት ዩኔስኮ ዘዳለዎም ሓፈሻዊ ታሪክ ኣፍሪካ ዘርእስቶም መፅሓፍቲ ኣብ ኤርትራ ዘሎ ናይ ትምህርቲ ስርዓት ንምእታው ነቶም መፅሕፍቲ ናብ ናይ ውሽጢ ሃገር ቋንቋታት ንምትርጓም ምሉእ ድልውነት ከም ዘሎ ገሊጹ ኣሎ እዚ ድማ መንእስያት ብታሪኮምን ባህሎም ንክበርዑ ዝሕግዝ ምዃኑ እውን ሓቢሩ ኣሎ ብሰንኪ ሕፅረት ግዜ ዑደቱ ኣብ ኣስመራ ጥራሕ ዝተወሰነ እኳ እንተኾነ ካብ ኩሉ ንላዕሊ ዝመሰጦ ግን ለውሃት ምቕሉልነትን ምውቅ ኣቀባብላን ህዝቢ ኤርትራ ምዃኑ ምግላፁ ሚኒስትር ዜና ኤርትራ ዘውፅእ ሓበሬታ ኣመልኪት ኣሎ ኤርትራ ዓብዪ ናይ ቱሪዝም ባህልን ዓቕምን ከም ዘለዋ እውን እቲ ሓላፊ ኣስሚሩ ኣሎ

ብልዕሊ 17 ቢልዮን ብር ካፒታል ዝተጣየሸ ፋብሪካ ስሚንቶ ተጎጓ ስራሕ ንምጅማር ዘኽእሎ ማሽነሪታት ናብ ትግራይ እቱ ከም ዘሎ ኣፍሊጡ እቲ ማሽነሪ ጥረቑሑት ናብ ስሚንቶ ዝቕይሩ ዓበይቲ ማሽናት ዝሓዘ ምዃን እውን ተገሊጹ ኣሎ ኣባል ኣመራርሓ ዳይሬክቶራት ቦርድ ኣክስዮን ማሕበር ፋብሪካ ተጎጓ ኣይተ ኣሰፋ ተገኝ ኣብ ሳልሳይ ዙር ምእታዊ ማሽናት 5 ዓበይቲ ማሽነሪታት ናብ መቐለ እትዩ ናብ ተጎጓ ይጓዓዝ ከም ዘሎ ገሊጹ ኣሎ ብናይ ፌደራል ኣሰራርሓ መዝገባ ካፒታል ዕዳጋ ምክንያት መሸጣ ጠጠው ኢሉ ከም ዘነበረ ኣብዚ ሕጅዋን ግን መሸጣ ኣክስዮን ሓይሉ ይቕፅል ከም ዘሎ እውን ሓቢሩ ኣሎ ማናጀር ፕሮጀክት መካኒካል ዲፓርትመንት ኢንጂነር ገብረ ህይወት ገብረ መድህን ብወገኑ እቶም ሕጂ ዝኣት ዘለዎ ማሽነሪታት ዋና ኣካል እቲ ፋብሪካ ከም ዝኾኑ ሓቢሩ ኣሎ እቲ ኢንጂነር ኣብ ጉዕዞ እቲ ማሽናት ሕፅረት ነዳዲ ምፅባብ መገዲ ዝተጨናነቐ ፍሰት ትራፊክ ኣቀማምጣ መሬትን ካልኦት ብድሆታትን ሓሊፉ ናብ ከተማ መቐለ ምእታው እውን ኣረጋጊፅ ኣሎ ኣብ ቀረባ እዋን ድማ መሰረተ ልምዓት መብራህትን ማይን ከም ዝዛዘምን መዳርግቲ ትካል ቻይና ሲቪል ስራሕቲ ከም ዝጅምርን ገሊጹ ኣሎ ፋብሪካ ስሚንቶ ተጎጓ ኣብ ትግራይ ፍርያ ስሚንቶ ንምጅማር ድሕሪ ኩናት ትግራይ ዝተመስረተ ዓብዪ ናይ ወፍሪ ፕሮጀክት እዩ እዚ ፋብሪካ እዚ ካብ 17 ቢልዮን ብር ንላዕሊ ብዝኾነ ካፒታል እዩ ተጣይሹ ዘሎ በቶብ ትግራይ ዘጋጠመ ኩናት ዝተጎድኡን ዝዓነውን ትካላት ንምሕዋይን መሊስካ ንምህናፅን ስራሕቲ ንምድጋፍ ናይ ስሚንቶ ቀረብ ንምምላእ ዓላማ ከም ዘለዎ እውን ዝገልጽ እዩ ኢትዮጵያ ኣብ ዝቕንያስቲ ንዝተነፅገ ክፋፍላ ልቓሕ ወፃኢ ዝምልከት ሓደሽቲ መማረፅታት ደሊ ምህለዋ ተገሊጹ መንግስቲ ኢትዮጵያ ነቲ ሃገር ዘሎ 1 ቢልዮን ዶላር ናይ ዩሮቦንድ ዕዳ ንምውዳብ ዘቕጠቦ ናይ መወዳእታ ኣማመ ብውሃብቲ ልቓሕ ምስ ተነፅገ ካልኦት መማረፅታት ይደሊ ከም ዘሎ ፍሊጡ ኣሎ ከም መግለፂ ሚኒስትሪ ገንዘብ ኢትዮጵያ እቲ እማመ ዘጠቓለሎም ነጥብታት ኣብቲ ዕዳ ብ12 ሚእታዊት ክንኪ ሓሳብ ቀሪቡ ከም ዝነበረ እዩ ኣከፋፍልኡ ድማ ኣብ 226,180,000,000 ዶላር ኣብ 227,100,000,000 ዶላር ኣብ 228 ድማ 300,000,000 ዶላር ከምኡውን ኣብ 229 300,000,000 ዶላር ክኽፈል ተሓሲቡ ከም ዝነበረ እዩ ዝገልጽ ናይ መወዳእታ መኽፈለ እዋን ድማ ሓምለ 229 ዓ.ም ፈረንጂ ክኸውን ዓመታዊ ወለድ 6.15 ክኸውን ወከልቲ ኢትዮጵያ ጠሊቦም እኳ እንትነበሩ እዚ ዕማመ ግን ድሕሪ 4 ሰሙን ዝወሰደ ዘተ ብወከልቲ ውሃብቲ ልቓሕ ዝቆመ ግዜያዊ ኮሚቴ ነፂግዎ ኣሎ እዚ ውሳነ እዚ ድሕርቲ ኣብ ጥሪ 226 ዓ.ም ዘጋጠመ ካልእ ዕንቅፋስ ሰዓብ ኮይኑ ኣብቲ እዋን እቲ ኢትዮጵያ ምስ ውሃብቲ ልቓሕ ዝገበረቶ ስምምዕ ብወግዓዊ ኮሚቴ መለቃሕቲ ተነፂጊ ነይሩ እዩ እቲ ኮሚቴ እቲ ስምምዕ ምስቲ ኣህጉራዊ ናይ ዕዳ ዳግሚ ውደባ ማዕቐፍ ዝጋጮ እዩ ብምባሊ ነፂግዎ ነይሩ ኢትዮጵያ ብታሕታት 223 ናይ 33,000,000 ዶላር ክፍሊት ወለድ ክትከፍል ብዘይምኽኣላ ኣብ ታሪኻ ንፈለብማእዋን ኣብ ናይ ወፃኢ ዕዳ ክፍሊት ኢሮ ቦንድ ክትሰናኸል ክኢላ እያ እዚ ቦንድ እዚ ኣብ 214 ዓ.ም ዝተሓተመ ኮይኑ ብዋናነት ናይ ኢንዱስትሪ ፓርክታት ንምውጋን ዝወዓለ እዩ ሕጂ ድማ ኣብዚ ቕንያት እዚ ናይ መወዳእታ እማመ እኳ እንተተነፀገ ሚኒስትሪ ገንዘብ ምስ ጉጅል 20 ናይ ዕዳ ዳግሚ ውደባ ማዕኸፍን ምስቶም ኢትዮጵያ ምስ ኣይምኤፍ ዘለዋ ግቡኣትን ዝሰማማዕ ኣብ ዕዳጋ ዝተሰረተ ፍታሕ ንምብፃሕ ቆራፅነት ከም ዘለዎ ተገሊጹ ኣሎ መንግስቲ ሕጂ ካልኦት መማረፅታት ይርእየሎ እዚ ከዓ ናይ ዕዳ ምቅያር ፀውዒት ወይ ካልኦት ናይ ዕዳጋ ንግዳዊ ምንቅስቃሳት ዘጠቓለሉ ክብል እዩ ሚኒስትሪ ገንዘብ ኢትዮጵያ ብዘርጉ ሓበሬታ ኣመልኪቱ ዘሎ Thank you.

0: ክቡራ ሰማዕትና በዛናይ ሓጎስ ብርሃነ ዜማ ተዛኒኹም ክትኮኑ ተስፋ እናገበርኩ ናብቲ ዝቕፅል መደብና ከስግረኩም ኣውሮጳን ኤሽያን ሙቐት ተለብሊበን ውድብ ሜትሮሎጂ ዓለም ግና እዚ እዩ እቲ ማዕበል ሙቐት ክብል ገሊፁ ዝብል ኣርእስቲ ዘለዎ ኢብራሂም ዓሊ ዘዳልዎ ብዛዕባ ለውጢ ክሊማ ዝምልከት ተዳልዩ ዘሎ ናብኡ ክብለኩም
1: ودب ميتيرولوجي عالم زوتو حدا تبتاب زمتو حموش عمتات قلباوي مزاقب تمتان مقاد كحماشيش ومخانم لعلت خلالو كبل دمديمو زوم حدستي تنبياتات كلمة ودب حبرات اقرات لعلت خلالو زتقالات افمو عاي ساب كلتا شهن سالسان ابزلو قزيه كهلو يمتو مريت اتي كبروسن زو عاي تباهلو زتمزقب اللعمت زحماشيش تلون كتالي نتي اب كلتا شهن عشران حموشن ندهنت قبولي تباهلو زي تغمت أدارت كليمة عالم حليفة زخدت اللون كوين اللو أب أوروبا أبزي درو كم حاجاي كوين زي سمعكا موداتا وقتي تصديا بمغت يلبلو بلو رايشل هاريس أفرنسا مبسحت في تمالا كساب حجي زي حقوست مكروه أيكون انجلو تبل
2: This is quite uncomfortable. Well, you know,
1: زي فتيمو زي متشيو ኣብዚ ኩነታት ኣየር ብእግርኻ ክትዘወርን ዓዲ ክትፍትሽን ከቢድ እዩ ኣህጉር ኤስያ እውን ማዕበላት ሙቐት ይሓልፉ ኣለዉ ዶክተር ስየዳ ሳምራ ዛይዲ ኣብ ፓኪስታን ደሴት ባባ ናይ ካራቺ ኣብ ኢንደስ ሆስፒታል ክሊኒክ ሓኪም እያ እታ ደሴት ሓደ ዘመን ዝፀንሐ ሰፈራ ገማግም ባሕሪ ከባቢ 25,000 ሰባት እያ
3: Because of the extreme heat and
1: بمخنيات زي كتر مغتن حرفافات كنتات ايرن ابزي لكنسيو ماين ممتات راي نوحتي رحكتات كو قعزالوين ازي بتفترو كالوتو سغتيت اقامات ابقزيت انسان يفترلن تخولو حدقات عنا ني ادن قول عندما يوسخو بزهات هتانات حترات مازاتات مقبي اتكي عوامن زيت عيات كوينوم يم زولدو أبغاليو أبزي قزيوم ويتوحد كبدة تهاليوم يولدو بتوسخي بزهات كابزيوم اتانات بهترة دم وي آنميا هترة فيتامين دين كالوت حلغلخات عنان يساقيو ودب ميتيرولوجي عالم مسبيت صحفت ميت يوكي بمخان زمطر يوتات زسن بدو ويزقرمو كمزي كونو زرقاقت حادت ابتاب اوتيو مليسا سي بروك ሓንቲ ካብቶም ኣዳለውቲ እቲ ጸብጻብያ እዚ መረጋገጺ ናይቲ ድሮ ኣቐዲምና ፈሊጥናዮ ዝነበርናዩ ክሊማ ይመውቕን ማእከላይ መጠን ግሎባዊ ሙቐት ምውሳኺ ይቕጽልን ከም ዘሎ ኣዝዩ ንጹር ዝኾነ ጭብጥ ኣሎ እቲ ጸብጻብ ካብ ዝተፈላለዩ ሃገራት ዝኾኑ 13 ዝተፈላለዩ ሞዴላት ክሊማ ተጠቒሙ ዝረኸቦም ከባቢ 200 ዝተመስርሑ ቀመራት ማእከላይ ግምጋም ረኺቡ ግሎባዊ መጠናት ሙቐት ኣብ ዝቕፅሉ 5 ዓመታት ይትንበ እቶም ክሊማዊ ትንበያታቶም ልዑል ተኽእሎ ዝያዳ ዝተቐላጠፈ ምውዓይ ክሳብ 2030 ኣብ ዘሎ ግዜ ክህሉ የመልክቱ ዶክተር ሲ ብሩክ ስምምዕ ክሊማ ፓሪስ ጸኒዑ ክጸንሕ ተኽእሎ ከም ዘየለ ዝያዳ ንጹር እናኾነ ይኸይዳሎ ትብል ሓደ ካብዞም ዝመፁ 5 ዓመታት ሓድሽ ክብሮ ወሰን ዝኾነ መጠን ከመዝግብ ኣዝዩ ተኽእሉሎ ናይ 86 ካብ 100 ይዕድል እቲ ክብሮ ወሰን ዝኾነ ዓመት ኣብዚ እዋን 2024 እዩ ግሎባዊ ማእከላይ ሙቐት መጠን ድማ ብውሕዱ ኣብ ሓደ ካብቶም 5 ዓመታት ልዕሊ 1.5 ዲግሪ ሰንቲግሬድ ክኸይድ ናይ 91 ካብ 100 ተኽእሉሎ ኩሉ እዚ ሳዕቤናት ኣለዎ እቲ ውድብ ሜቴሮሎጂ ዓለም ኣብቲ ወሳኒ ኣካል ተፈጥራዊ ምክልኻል መሬት ኣንጻር ሰብ ዝጠንቁ ለውጢ ክሊማ ዝኾነ ኣማዞን ሓደገኛ ዝኾነ ደርቂ ምስ ተኽእሎታት ባርዕ ጫካ ከጋጥሞ ትፅቢት ይገብር ዶክተር ሲ ብሩክ እቲ ኣርክቲክ እውን ኣብ ከምኡ እዩ ዘሎ ትብል ምሟቕ ኣርክቲክ ዓብዪ ጽልዋታት ኣብ ስርዓተ ኩነታት ኣየር እውን ከስዕብ ይኽእል እዩ ስለዚ ዝሑላት ኣየራት ኣርክቲክ ከም ሓደ ሽፋን ወይ ከዓ መከላኸሊ ነቶም ኣብቲ ፖላር ቮርቴክስ ተባሂሉ ኣብ ዝፅዋዕ ኣብ ላዕሊ ዝርከቡ ንፋሳት ክለ ኣየር ኮይኖም የገልግሉ እዚኦም ብምማቕ ኣርክቲክ እንተተዘሪጎም እዚ ንፖላር ቮርቴክስ ክዘርጎ ተኽእሉ ኣለዎ ዝያዳ ክቱራት ዝኾኑ ክስተታት ኩነታት ኣየር እውን ከምፅእ ይኽእል ብፍላይ ድማ ኣብ ሰሜናውያን ክፋላት ወይ ላቲቲዩዳት
4: ኖርዘርን ላቲቲዩድስ
1: ዮሃን ሮክስሮም ዳይረክተር ትካል መፅናዕቲ ፅልዋ ክሊማ ዝኾነ ፖትስዳም ኢንስቲትዩት ፎር ክላይመት ኢምፓክት ሪሰርች ኣብ ጀርመን እዩ ንሱ ናይዞም ተርዮታት መጠን ከም ምፅባብ ዓይነት ክህሉ ፀኒሑ እዩ ክሳብቲ ቅድም ዝሕሰብ ዝነበረ ዝኸፍአ ክኸውን ኣይክእልን እዩ ግን ከዓ ክሳብቲ ተስፋ ተገይርዎ ዝነበረ ፅቡቕ እውን ኣይክኸውንን እዩ ይብል ዶክተር ሲ ብሩክ ጸብጻብ ውድብ ሜቴሮሎጂ ዓለም እውን ኣብ ተመሳሳሊ መደምደምታ እዩ በፂሑ ትብል ንሳ ነቲ ዝኸፍአ ኣዕናዊ ሳዕብን ናይ መጻኢ ሙቐት ከጉድሎ ወይ ንድሕሪት ክመልሶ ዝኽኣለ ኣብ ቃልሲ ንምምካት ለውጢ ክሊማ መኽሰባት እንተነበሩ እኳ ግን ከዓ ዝያዳ ዝስራሕ እውን ክህሉ ግድን እዩ ትብል ብፍሉይ ተነፂሩ ኣብዚ ጸብጻብ እንተዘይተሸፈነ እኳ እቲ መጠን ምሟቕ ይቃላጠፍ እንተሃልዩ ኣብ ዝብል ስነ ፍልጠታዊ ዘተ ኣሎ እዩ እቲ ሓደ ኣዝዩ ንጹር ዝኾነ ነገር ግን ህፁፅ ስጉምቲ ክሳብ ዘይተወስደ ግሎባዊ መጠናት ሙቐት ምውሳኾም ክቕፅሉ ምዃኖም እዩ
5: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
6: International crisis beyond the borders of Europe.
7: SBS ዜናታት ዓለም መን እንታይ ኣበይን መዓስን ጥራይ ዘይኮነስ ንምንታይ ከመይ ኢሉ ኮይኑን ዝነግረኩም ማዕከን ዜና እዩ
8: For indigenous Australians it was the outcome they'd longed for.
7: ነናይ መዓልቱ ቀንድ ኣህጉራውያን ኣህጉራውን ዜናታትን ጸብጻባትን ትንታንን ይቐርብ
6: From refugee to recognized business leader.
9: Good evening, I'm Janice Peterson.
6: And I'm Anton Enos. Also tonight, police claim a record drug
7: SBS ዜናታት ዓለም ወትሩ ምሽት ዓሽዱሽ ተንፈረቓን ኣብ SBSን ኣብ ኦን ዲማንድን ይቐርብ
1: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበጽሕዎ መርበብ ሓበሬታ ይኹን ዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/

ድሕር ሞቱ ብዓብላሊ ድምፂ ነቲ ወንበር ሒዙ ዝነበረ ጆን ኣሽኮርፍት ስዒርዎ። በዚ ድማ ሞይቱ ከሎ ዝሰዓረ ሰነተር ተባሂሉ ኣብ ታሪክ ተመዝጊቡ ይርከብ። ኣብ ገለ ሃገራት ድማ ብኣምባሳዶ ንጉስ ፕረዚደንት ኮይኖም ዝተዓወቱ ከም ዘለዉ ታሪክ መዝጊቡኣሎ። ኣብ 1965 ኣብ ፊሊፒንስ ኣብ ዝተገብረ ፕረዚደንታዊ ምርጫ ክልተ ንከባቢኦም ወኪሎም ፕረዚደንት ኮይኖም ክምረፁ ዝረኸብዎ ድምፂ ማዕረ ምስ ኮነ ብኣምባሳዶ ንጉስ ወይ ኮይንቶስ እቲ ጉዳይ ክዛዘም ኮሚሽን ምርጫ ብዝወሰኖ ውሳነ መሰረት ሓዲኦም ተዓዋት ኮይኑ፣ ጥንታውያን ግሪካውያን ደቂ ኣቴንስ እውን ክለሮቶሪዮን ብዝተባህለ ሎቶሪ ህዝቢ መራሒኡ ክመርፅ ይግበር ነበረ። ኣቴናውያን እዚ ኣገባብ ኣመራርፃ ብሃብትን ብትሕዝቶን ስለ ዘይጽሎ ዝያዳ ዲሞክራስያዊ ኢሎም ይኣምኑ ነበሩ። እቶም ብዴሳዊ ወይ ኮሚኒስታዊ ፖለቲካ ዝምርሑ ዝነብሩለን ሃገራት መዋዳድርቲ ብዘይብሉ ዜጋታት ንሓደ ሰብ ክመርፁ ይግደዱ ነይሮም። መንግስቱ ሃይለማርያም መዋዳድርቲ ዘይነበሮ እንኮ ሕፁይ ፕረዚደንት ኮይኑ ተመሪፁ እዩ ብኢትዮጵያ። እቶም ኣባላት ባይቶ ኮይኖም ብህዝቢ ዝምረፁ ንዝተፈላለዩ ጉዳያት ህዝቢ ኣብ ክንዲ እቲ ዝመረፆም ኮይኖም ንክውስኑ ዝሽዮም እዮም። ኣብ ከም በዓል ስዊዘርላንድ ኣብ ክንዲ በቶም ዝመረፅዎም ወከልቶም ጥራይ ውሳነ ዝፅበዩ ንብዙሕ ጉዳያት ብመልክዕ ረፈረንደም ድምፆም ክህብሉ ይግበር። በዚ ድማ ፍሉይ ተርእዮም ምርጫ ተገይሩ እዩ ዝቁፀር። ሃገር ዘመሓድሩ ጉዳያት ህዝቢ ብግቡእ ዝፈትሑ ወከልቲ ምምራፅ ኣብ 50ይ ክፍለ ዘመን ብጥንታውያን ኣቴናውያን እዩ ጀሚሩ። ኣብቲ እዋን ግን ውሕዳት እሞ ድማ ደቂ ተባዕትዮ ጥራዮም ድምፆም ክህቡ ዝፍቀደሎም ዝነበረ። ኣብ ምዕራብ ኣውስትራልያ እውን ክሳብ 1894 ደቂ ኣንስትዮ ክመርፃ መሰል ኣይነበረንን። ደቂ ኣንስትዮ ንባይቶ ፌደራል ኣውስትራልያ ድምፀን ክህባ መሰል ዝረኸባ እውን ኣብ 1902 እዩ። እዛ ቀዳሞት ህዝብታታ ጸለምቲ ኣቦርጅናውያን እናሃለዉ ብፃዓዱ እንግሊዛውያን ምስ ተወረረት ደቀባት ድምፆም ክህቡ ኣይኮነን። ክሳብ 1962 ከም ህዝቢ እውን ኣይቁፀሩን ዝነበሩ። ኣብ 1984 እዮም ጸለምቲ ደቀባት ኣቦርጅን ከም ካልኦት ኣውስትራልያውያን ድምፆም ክህቡ ናይ ግድን ክኸውን ዝተኻለ። ልክዕ ከምቲ ናይ ኣውስትራልያ ጸለምቲ ደቀባት እሞ ድማ እቶም ኣብዝሓ ህዝቢ ደቂ ደቡብ ኣፍሪቃ ብዘመን ኣፓርታይድ መሰል ምርጫ ኣይነበሮምን። ኣብ 1994 ንፈለማ እዋን ኣብ ሓፈሻዊ ምርጫ ብዘይዘርእን ዓሌትን ሕብሪ ቆርበትን መሰል ምርጫ ንዜጋታት ብሕጊ ተኣወጀ። ኔልሰን ማንዴላ ድማ ናይ ፈለማ ጸሊም ፕረዚደንት እቲ ሃገር ክኸውን ክኢሉ። ኣብ ኣሜሪካ እውን ካብ 1965 እዮም ጸለምቲ ኣሜሪካውያን ክመርፁን ክምረፁን ዝተፈቕደሎም። እዛ ጥንታዊትን ምዕብልትን ሃገር ምዃና ብመራሕታ ወትሩ ከበሮ ዝህረመላ ኢትዮጵያ ደሓን ዝኾነ መስርሕ ምርጫ ክትገብር ዝጀመረት ኣብ ዘመነ መለስ ዜናዊ እያ። ኣብ እዋን ንጉሳዊ መንግስቲ እቲ ሰነት ብንጉስ ሃይለ ስላሴ እዩ ዝምረፅ ነበረ። ንባይቶ ድማ ብተዘዋዋሪ ብልሂቃን ከባቢታት ዝምረፁ ዝነበሩ ሃብታማትን ሰብርስትን ገዛእትን እዮም ነይሮም። ተራ ዜጋታት ድምፆም ኣይስማዕ መሰሎም ኣይክበርን ዝነበረ። ናይ መንግስቱ ሃይለማርያም ስርዓተ ደርግ ድማ ንሽሙ ሓደ ሰልፊ ማለት የኢትዮጵያ ሰራተኞች ፓርቲ ወይ ኢሰፓ ገባርን ሓዳግን ብምዃን ህዝቢ ነቲ ሰልፊ ዝኾኑ ባዕሉ እቲ ሰልፊ ዝሃነፆም ክመርፁ ይግበር ነበረ። ኣብ 1991 መንግስቲ ዝተቆፃፀረ ኢህአዴግ ኣብ 1995 ኣብ 2010 ከምኡውን ኣብ 2015 ምርጫ ካይዲ እዩ። ይኹን እምበር እቲ ኣብ 2005 ዝተገብረ ምርጫ ኣብ ታሪክ እቲ ሃገር ዝበለፀን ተወዳዳርን ምርጫ ምንባሩ ይንገረሉ። ኣብቲ እዋን ተቃወምቲ ሰልፍታት ዓብ ዓወት ዝጨበጥሉ እኳ እንተነበረ ነቲ ውፅኢት ምርጫ ስዒቡ ዓብ ዕግርግር ተፈጠረ። ብዙሓት ተቐትሉን ተኣስሩን። ኣብ ዘበነ ኣብይ ኣሕመድ ድሕሪ ብሃንደበት ግዜያዊ ቀዳማይ ሚኒስተር ምዃኑ ኣብ 2000 ክግበር ዝነበሮ ምርጫ ብምኽኒት ኮቪድ-19 እቲ ምርጫ ኣብ 2021 እዩ ተኻይዱ። ነዚ ስዒቡ ደማዊ ኩናት ኣብ ትግራይ ድሕሪ ምክያድ ዳግም ትግራይን ክፋል ኣምሓራን ኦሮሞን ዘይሳተፍሉ ኣብዚ ሰሙን ዳርጋ ብዘይተወዳዳሪ ሰልፊ ብልፅግና ምርጫ ይካየድ ኣሎ። ኣብቲ ሎሚ ሶኒ ብኣቆፃፅራ ግእዝ 24 ጉንበት ወይ ሓደ ሰነ ዝካየድ ምርጫ ን

42 ፖለቲካ ውድባትን 80 ውልቀ ሕጽያትን ዝውክሉ ልዕሊ 10430 ሕጽያት ኣባይ ተወከልቲ ህዝብን ክልልን ፌደራልን ኣባልነት ክወዳደሩ እዮም። ልዕሊ 54 ሚልዮን ሰባት ንኽመርፁ ተመዝጊቦም ኣለዉ። ሙሉእ ህዝቢ ክልል ትግራይን ኣብ 8 ናይ ምርጫ ክልላት ዝነብር ህዝቢ ክልል ኣምሓራን ሎሚ መራሕቱ ኣይክመርፅን እዩ። ኣብ ኢትዮጵያ ኣብ ልዕሊ 70 ዓመታት ካብ ዝተኻየዱ ኩሎም ምርጫታት ከምቲ ዝተገልፀ እቲ ኣብ 2005 ዝተኻየደ ምርጫ ብብዙሓት ዝድነቕ እዩ ነይሩ። እቲ ምርጫ ካብ ዝካየድ ሎሚ ዓመት መበል 21 ዓመት ኮይንዎ ኣሎ። ኣብዚ ሰሙን ዝግበር ዘሎ ምርጫ ኢትዮጵያ እምበኣር ብዙሕ ሓድሽ ትፅቢት እኳ እንተዘይተገብረሉ እቲ ናይ ትግራይ ኩነታት ሰንፈላልነትን ኣብ ክልላት ኣምሓራን ኦሮምያን ዝግበር ዘሎ ግጭት ነቲ ዝቐውም መንግስቲ ኣብዪ ኣሕመድ ከቢድ መጻኢ ይፅበየኩም ዘሎ ግና ዘማትእ ኣይኮነን። እዚ ኤስቢኤስ ትግርኛ እዩ።

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, the mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታ

ደምጡበት ለአቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች እውቅናን ይቸራል። ሰኞ ግንቦት 24 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። የማህበረሰብ ለማህበረሰብ ዝግጅቶችና የቃለ ምልልስ መሰናዶችን ተዘጋጅተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰበቀ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የብሪስበን 2032 የኦሎምፒክ ስታዲየም ግንባታ ዛሬ በይፋ ይጀምራል። የደቡብ አፍሪካ ቡድን በቪዛ ችግር ሳቢያ የሜክሲኮ የፊፋ እግር ኳስ ጨዋታ ግጥሚያ ጉዞው ተስተጓጉሏል የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: የኩዊንስላንድ ፕሪሚየር ብሪስበን ውስጥ ለ2032 ኦሎምፒክ ስታዲየም በ3.6 ቢሊዮን ዶላር ለማሰራት በያዙት ውጥን እንደሚገፉበት አስታውቋል። የስታዲየሙ ግንባታ በዛሬው ዕለት በይፋ የሚጀመር ሲሆን በሂደቱም ቪክቶሪያ መናፈሻ ላይ ሰፍሮ ያለውን የአውስትራሊያ ነባር ዜጎች የድንኳን ኤምባሲ መክላትን ግድ ይላል። ባለፈው ሳምንት መጨረሻ የተቃውሞ ሰልፈኞች የድንኳን ኤምባሲውን የመክላት እርምጃና የስታዲየም ግንባታ ፕሮጀክቱን አስመልክተው የተቃውሞ ድምጾቻቸውን አሰምተዋል። ሆኖም ፕሪሚየር ክሪሳፍሉይ ፕሮጀክቱ በእጅጉ ጠቃሚ መሆኑንና ውጥኖቻቸውንም ግብር ላይ እንደሚያውሉ አስታውቀዋል። አያይዘውም
1: This is a once in a generation opportunity to create something really really special and we have to make sure we reach out and grab it and it's not just
0: ይህ ልዩ የሆነ ነገርን ለመፍጠር በትውልድ ውስጥ አንድ የሚገኝ መልካም እድል ነው። በእጃችን ለማስገባትም እርግጠኞች ልንሆን ይገባል። ይህ ኦሎምፒክና ፓራሎምፒክ ጨዋታዎች ብቻ የተወሰነ አይደለም፣ በእጅጉ ልዩ የሚሆን ነው። ይህም ብቻ አይደለም፣ ለትውልድ የሚበቃ መልካም እድል ነው። ይህ ዓለም አቀፍ ሚዛን ያለው ኩነት አስተናጋጅ የመሆንም እድል ነው። ይህ ለወጣቶች የመንፈስ ተነቃቂነት መፍጠር ነው። AFL ይሁን ክሪኬት የክፍለ ሀገሪቷንም የትርፋቶች ተካፋይ እንድትሆንም ማስቻል ነው። መሠረተ ልማቶቹ ግብር ላይ ሊውሉ ይገባል። ይህን በትውልድ ውስጥ አንዴ የሚገኝ መልካም እድል ልንቀበለው ይገባል ብለዋል። 11 ቀናት ብቻ ለቀረው የፊፋ ዓለም አቀፍ እግር ኳስ ለመሳተፍ መሰናዶ ላይ ያለችው የደቡብ አፍሪካ እግር ኳስ ብሔራዊ ቡድን በቪዛ ችግር ሳቢያ የሜክሲኮ ጉዞው ተስተጓጉሏል። የደቡብ አፍሪካ ቡድን ወደ ሜክሲኮ ማምራት የነበረበት ሜይ 31 የነበረ ሲሆን በቪዛ መስተጓጎል ሳቢያ በሀገር ውስጥ ልምምዱን ለመቀጠል ግድ ተሰኝቷል። የደቡብ አፍሪካ ስፖርት ሚኒስትር ጌይተን ማኬንዚ ይህን ሁከት የፈጠረው ማን እንደው ሊጣራና ተጠያቂም ሊሆን ይገባል ብለዋል። የሁለቱ ሀገራት የሜክሲኮና ደቡብ አፍሪካ የመክፈቻ ግጥሚያ ሜክሲኮ ከተማ ላይ ተወጥቶ ነው ያለው ለጁን 11 ነው። የሊበራል ናሽናልስ ፓርቲ ግምጃ ቤት ቃል አቀባይ ቲም ዊልሰን በዋን ኔሽን አውስትራሊያ ውስጥ ተቀዳሚ ህዝባዊ ድጋፍ ያለው መሆኑን ያመለከተውን የህዝብ አስተያየት ተከትሎ ጥምር ፓርቲያቸው በዛ እንደማይደናገጥ ተናግረዋል። አውስትራሊያን ፋይናንሻል ሪቪው ባሰባሰበው የህዝብ አስተያየት ውጤት መሠረት የጥምር ፓርቲው 20%፣ ዋን ኔሽን 31% ህዝባዊ ድጋፍ ማግኘታቸውን አመልክቷል። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 113 ኢትዮጵያ ብር ከ35 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ካፌ ያበራል፣ ዝቅተኛ 11 ከፍተኛ 20። ሜልበርን ካፌ ያበራል፣ ዝቅተኛ 11 ከፍተኛ 17። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 24። ፐርስ ካፌ ያበራል፣ ዝቅተኛ 11 ከፍተኛ 21። አድላይድ ካፌ ያበራል፣ ዝቅተኛ 13 ከፍተኛ 18። ሆባርት ካፌ ያበራል፣ ዝቅተኛ 7 ከፍተኛ 13። ካምብራ ካፌ ያበራል፣ ዝቅተኛ 4 ከፍተኛ 13። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 20 ከፍተኛ 31። አዲስ አበባ በአብዛኛው ደመናማ ይሆናል፣ ዝቅተኛ 14 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የብሪስበን 2032 ኦሎምፒክ ስታዲየም ግንባታ ዛሬ በይፋ ይጀምራል። የደቡብ አፍሪካ ቡድን በቪዛ ችግር ሳቢያ የሜክሲኮ ጉዞ ተስተጓጉሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: ለሽልማቱ መብቃቶስ ለቀጣዩ የማህበሩ የርሶ አማርና ሚናን አስመልክቶ የሚያሳድረው ምን በጎ አስተዋጽኦዎች ይኖራሉ?
1: አመሰግናለሁ ካሳውን። በረቱ እንዳየው በጣም ብዙ ሰው ከ500 በላይ አብዛኛው አፍሪካዊ የሆኑ ሰዎች የፖለቲከኞቹ ሚኒስቴሮቹም የተገኙበት ነው። ከሁሉም በላይ ደግሞ ደስ የሚለው የኛ ሰው አቲንክ በቁጥር 50 በላይ ምን ሆን ሁሉም ሰው አምሮ ደምቆ ባሉን ያከበርንበት ያሳመርንበት ቀን ነበር። ወደ ጥያቄው ሲሄድ እንዴት ተመረጥክ? ምንድነው ክራይቴሪያው? ከዛ በላይ የተደረጉ ነገሮች ምንድናቸው? ሃይዳውስ ምንድነው የሚለውን እያንዳንዳቸው ለማየት እነሱ በየአመቱ ከማህበረሰብ ውስጥ የተሻለ ስራ የሰሩትን በተለያየ ካቴጎሪ ይሸልማሉ። በቢዝነስ ይሸልማሉ፣ ወጣቶቹን ስፖርተኛ የሆኑትን እንደዚህ ደግሞ ኮሚኒቲ ላይ የሚያገለግሉትን ይሸልማሉ። ከዛ በተጨማሪ ደግሞ ፐርሰን ኦፍ ዘ ኢየር የአመቱ ምርጥ ሰው ብለው ይሸልማሉ። እኔ በዚህ አመት እጩ ሆኜ የቀረብኩበት የነበረው አንደኛው የአመቱ ምርጥ ሰው ነው። ያው ሁላችንም እንዳየነው በሱ አልተመረጥኩም፣ እጩ ነበር። ሁለተኛው ደግሞ የማህበረሰብ ስኬት ሽልማት ወይንም ኮሚኒቲ አቺቭመንት አዋርድ የሚሉት ነው። በሱ ተሸልም ያለው እነሱ የመረጡበት መጀመሪያ ለሁሉም ለማንኛውም ሰው የሰሩ ሰዎችን ወይም የሰሩ ድርጅቶችን ያበረከቱትን ለማህበረሰባችሁ ለማህበረሰቡ በአጠቃላይ ደግሞ ለዚህ ለምንኖርበት ሀገር ያበረከቱትን አስተዋጽኦ ግምት ውስጥ አስገብታችሁ የሚሸለሙ ሰዎችን ዝርዝር ስጡን ይላሉ። ስለዚህ ያንን ዝርዝሩን የሰጧቸው ሰዎች ኤግዛክትሊ ለእኛ ስላልነገሩን ማወቅ አንችልም። ግን በጣም በእርግጠኛነት አይዘር እኛ ጋር የሚሰሩ ሰዎች እኛ እያደረግን ያለነውን የሚያውቁ ወይንም እዛ ውስጥ አፍሪካ ላይ አውስትራሊያ ውስጥ ያሉ ሰዎች እኛ የምንሰራውን ያውቃሉ። አብረን እንሰራለን፣ ብዙ ጊዜ የምንገናኝ ሰዎች ነን ሊሆን ይችላል። ለሽልማት ያበቃን ለማህበረሰባችን የሚጠቅሙ የተለያዩ ነገሮችን እየሰራን ነው። አንደኛ ቪዚቢሊቲውን ከነበረበት የኢትዮጵያ ኮሚኒቲ ወደ 40 ዓመት ይሆነዋል። ብዙ ስራዎች ተሰርተዋል፣ ግን ለሌሎች ሰዎች ቪዚቢሊቲ አልነበረንም። ለሌሎች ሰዎች፣ ሌሎች አፍሪካውያን፣ ሌሎቹ ደግሞ የአውስትራሊያውያኖቹ ሰዎች ይህን የሚያክል ቁጥር እንዳለን እንኳን አያውቁም ነበር። ቁጥሩ ወረቀት ላይ ያለ አንዳንድ ጊዜ ሰው ሄዶ እንደዚህ ነን ብሎ ካልተናገረ በስተቀር ላያውቁ ይችላሉ። ስለዚህ እኛ ብዙውን ነገር የሰራ ነው ቪዚቢሊቲያችን መጨመር ነው። ፖለቲከኞቹ ጋር ኢንተራክት እናደርጋለን። ሌሎች እህት ወንድሞቻችን አፍሪካውያን ጋር አብረን እንሰራለን። ኢትዮጵያ ኮሚኒቲ ከመምጣቴ በፊት አፍሪካን ቪዚቴሽን ኤንድ ሜንቶር የሚባል ፕሮግራም ነበር። እዛ ላይ ለረዥም ዓመት አገልግያለሁ። ያ ፕሮግራም የሚሰራው እስር ቤት ያሉትን አፍሪካውያንን ሄዶ መጎብኘት፣ እነሱን ሜንቶር ማድረግ ነው። ከእስር ቤት ሲወጡ ምንድነው ማድረግ የሚችሉት? ምን አማራጭ አላቸው? ቤተሰቦቻቸው ውጭ ካሉት ጋር ማገናኘት፣ ስራም ማፈላለግ፣ መማር የሚፈልጉ ደግሞ እንዲማሩ ማድረግ፣ የቤታቸውን ሲወጡ ያንን ሁሉ በሁሉም መስኩ ማገዝ ነው። ማክሲም ሴኩሪቲ ያሉትን ሰዎች ነው። ስለዚህ ከአፍሪካውያን ጋር የቆየ ወዳጅነት አለኝ። ብዙዎቹ ጋር እንተዋወቃለን። በዛ ምክንያት በኢትዮጵያ ኮሚኒቲም እንደዚሁ። ሌላኛው እየሰራናቸው ያለ ነው። ለምሳሌ የቶርናመንቱን ቪዚቢሊቲውን፣ የሰውን ቁጥር ከዚህ በፊት የነበሩ ቶርናመንቶች ከዚህ የበለጠ ቁጥር ሊኖራቸው ይችላል። ግን ብዙ ጊዜ በኢትዮጵያውያን ነው የሚታወቀው፣ ሌሎቹ ሰዎች አያውቁትም ነበር። ያንን ቪዚቢሊቲውን መጨመራችን። አድቮኬሲ እንሰራለን። አብዛኛው የምንሰራቸው አድቮኬሲዎች ያው የፕራይቬት ኢንፎርሜሽን ስለሆነ በሀገሩ ሕግ መሰረት ለማን ምን ሰራን የሚለውን እሱን መናገር ስለማንችል፣ ሌሎች የኢትዮጵያውያን ድርጅቶች ማንኛውም ነገር ሲያዘጋጁ በቅንነት አብረን እነሱ ጋር አብረን ሄደን እንሰራለን። እኛ ከማንም ጋር ኮምፒት አናደርግም። እኛ ሰፕሊመንት ኮምፕሊመንት ነው የምናደርገው። የጎደለ ነገር ካለ እናግዛለን። የተሻለ እውቀት ካለን እንደዚህ አድርጉ ብለን እናገራለን እንጂ ለምን አቋቋማችሁ፣ ለምን ይሄ ይፍረስ ብለን ተናግረን አናውቅም። ያ ትክክልም አይደለም። ከሁሉም እዚህ ቪክቶሪያ ውስጥ ካሉት አብያተ ክርስቲያናት እንደዚሁ ከሙስሊም እህት ወንድሞቻችን ጋር ከሁሉም ጋር አብረን እንሰራለን። ሌላኛው መንገድ ላይ የወደቁትን እህት ወንድሞቻችን ኬዝ ባይ ኬዝ ኢንዲቪዥዋሊ እነሱ የፖለቲከኞቹን አቴንሽን ሊያገኙ የሜንታል ሄልዝ ኦርጋናይዜሽኖች ሄደው እንዲረዷቸው በማንኛውም መልኩ ሁሉንም ያጠቃለለ መልኩ እርዳታ ድጋፍ እናደርጋለን። እኛ እንደሚታወቀው እኛ ምንም ገቢ የለንም። ለእነሱ መቀመጫ ቦታ ማዘጋጀት አንችልም፣ መስጠት አንችልም። ግን እኛ ማድረግ የምንችለው ሰዎቹን ሄደን እንደዚህ አይነት ችግር አለ፣ ዩ ሃቭ ቱ ሰፖርት አስ፣ ችግር በደረሰባቸው በተጎዱት ወይንም ዝቅ ባሉት ወገኖቻችን ተወካይ ሆነን ሄደን ስናነጋግራቸው አንዳንድ ጊዜ ክብደት ይሰጠዋል ነገሩ። ብዙ ነገሮችን ማሳካት እንችላለን። ሌላ እንደዚሁ ከአሰለም ሲከር ጋር በተያያዘ ጥያቄ የሚጠይቁትን ሰዎች ለሁሉም ሰዎች ሰፖርት እናደርጋቸዋለን። አንዳንዶቹን ማረፊያ ቦታ ያጡትን ከምናቃቸው ከወገኖቻችን ጋር ተነጋግረ የሚያርፉበትንም እናግዛለን። ሌላኛው ያው በደንብ ብዙ የሚታወቀው ደግሞ ከሰው ሲሞት የምናደርጋቸው ተግባራት ናቸው። ብዙ ሪኮግናይዝ የሚደረጉት ፓርቲኩላርሊ በእኛ ማህበረሰብ ውስጥ እንደሚ

0: ታወቀው የኛ ባህል ነው ወጋለን ሃይማኖታችንም በሚፈቅረው መልኩ ነው። የዛሬ አመት አንድ ህታችን እንደዚሁ የመቃጠል አደጋ ሊደርስባት ከነበረው ከዛ ጊዜ ጀምሮ ማህበረሰቡ ኢንፎርሜሽን እንዲኖረው እንድንገናኝ በኮንቲኒዩስሊ አዲስ መረጃ ካለ ለማህበረሰባችን እንዲደርስ አንዳንድ ጊዜ ያቁታል ብለን አስዩም ከመናደርግ የሚያቁት ሰዎች ያንን ያመጣነው ኢንፎርሜሽን ኢግኖር ሊያደርጉት ይችላሉ። ማያቁት ሰዎች ግን ያንን ኢንፎርሜሽን እንዲጠቀሙበት አዲስ ፖሊሲ ሲወጣ፣ አዲስ የመንገድ ህግ ሲወጣ፣ ማንኛውም ነገር ሲወጣ ኢንፎርሜሽኑን ለህዝባችን እንዲደርስ እንጥራለን። አይ ቲንክ ሰክሰስፉሊ እሱን እየሰራን ነው። ሌላኛው አሁንም ያው ምን ሰራባቸው ሌሎች ነገሮች አሉ። ምናልባት እነሱንም ግምት ውስጥ አስገብቶ ሊሆን ይችላል። እኛ የሜንቶሪንግ ፕሮግራሙን አሁንም ደጋግሜ እንደተናገርኩት አስተማሪ ስለሆንኩ ትሬን የተደረኩት አስተማሪ ለመሆን ነው። ከዛ አኳያ የሜንቶሪንግ ፕሮግራሙ በጣም አስፈላጊ ነው። ወጣት ልጆቻችን ሮል ሞዴል የሚሆናቸው ሰው ያስፈልጋል። ያንን ፕሮግራም እንጀምርበት እየተነጋገር ነው። የአፍተር ስኩል ወይም ሆምወርክ ክለብ እሱንም ለመጀመር እነሱ እንድንጀምር ይፈልጋሉ። እኛ ግን ያሉብን ባሪየሮች ከባሪየሮች በላይ ኮንቲኒቲውን መጠበቅ አለብን። ዛሬ ጀምረነው ነገ የሚጠፋ መሆን የለበትም። ስለዚህ እሱን ሁላችንም ቁጭ ብለን ተረጋግተን ፍላጎት ያላቸው አምሹር ቤተሰብ ፍላጎት አለው። ልጆቹ ከትምህርት ቤት በኋላ ተወስደው የቤት ስራ ካላቸው የቤት ስራቸውን ሰርተው የሚወዱትን ስፖርት ተጫውተው በሰላም ወደ ቤታቸው ቢሄዱ ጥሩ ነው። ሌላ አልባሌ ቦታ ከሚውሉ ወይንም አይፓድ ወይም ስልክ ላይ ተለጥፈው ከሚውሉ ስለዚህ እነሱ ግምት ውስጥ የሚያስገቡት ይሄን ኦቨር ኦል ያለውን ነገር ነው። እኛ የአንድ ኮሚዩኒቲ ጋር ያው ሁላችንም እንደምናውቀው በተለያየ በቋንቋ በፖለቲካ በምናም የተደራጁ ብዙ ኮሚኒቲዎች አሉ። እኛ አብረን መስራት የሚፈልጉ ኢትዮጵያዊነታችን ሪስፔክት እስካደረጉ ድረስ መስራት የሚፈልጉት ጋር አብረን እንሰራለን። አብረን ማንሰራባቸው ነገሮች አሉ። የፖለቲካ ጋር የተያያዙ ነገሮችን አቋማችን ግልጽ ነው። ከፖለቲካ መራቁ አንደኛ ተያይዞ የሚመጣው ኮንፍሊክት አለ። ያንን ኮንፍሊክት ሪዞልቭ ከማድረግና ህዝባችን ተለያይቶ ብቻውን እንዳይቀመጥ አብረን ለማምጣት የምናደርገው ጥረት ነው። አይደለም እኛ ያንን በጋራ መቆሙን ያስቻል ነው ለኢትዮጵያውያን እህት ወንድሞቻችን ወገኖቻችን ብቻ ሳይሆን ለኤርትራውያንም አብረውን ከኛ ጋር መጥተው እኛ ሪስፔክት እናደርጋለን። ኤርትራ የተለየች ሀገር ናት፣ ራሷን የቻለች ሀገር ናት። ነገ ከነገር የሚሆነውን እኛ አናቅም። አሁን ባለንበት ግን ሪስፔክትፉሊ እነሱ ከኛ ጋር ኢንተግሬት እንዲያደርጉ ሶሻል በሆነው መልኩ እኛ የምናተኩር በሶሻል የሆነው ነገር ላይ ስለሆነ ይሄን ነው የምንሰራው። ካስሽ ከረዥሙ ባጭሩ
1: ለሽልማት የበቁት በአፍሪካ ቀን ነውና የአፍሪካ ቀን በተለይ አውስትራሊያ ውስጥ በአፍሪካውያንና ትውልድ አፍሪካውያን ዘንድ የመከበሩ ፋይዳ ምንድን ነው ይላሉ?
0: እሺ፣ አመሰግናለሁ ካስሽ። የአፍሪካ ዩኒየን ኦኤዩ የተቋቋመው በ1963 ነው ሜይ 25

0: ወዳለ ደረጃ እንዳንደርስ ብዙ ባሪሮች አሉ። ብዙ ጊዜ የሚሆነው እዚህ ሀገር የሥራ ልምድ አለ። አንድ ሰው የሥራ ልምድ የሚያገኘው ሥራ ቦታ ላይ እድል ከተሰጠው ነው። እድል ካልተሰጠው የሥራ ልምድ ሊኖረዋቸው። ስለዚህ ይሄ የሚሽከረከር ዝም ብሎ ቪሸስ የሆነ ሰርክል ስላለ ያንን ከመዋጋት አኳያ ቪዚቢሊቲ ያስፈልገናል። ቪዚቢሊቲያችን ሌሎች ሰዎች ያለንን ካፓሲቲ ያለንን ፖቴንሻል የኛ ደግሞ አስፓየር የምናደርገው መሆን የምንፈልገው እኛ ብቻ ሳንሆን ልጆቻችን የሚመጣው ጀኔሬሽን መሆን የሚፈልገውን ሜንስትሪሙ ለአውስትራሊያኖቹ ማሳየት ነው። ያን ጠቀሜታው ምንድን ነው? አንደኛ ያለንን ባህላችንን ስናሳይ ሁልጊዜም የሰው ልጅ ባህሪ አዲስ ሰው ሲመጣ ሁሌ ጥርጣሬ አለ። እነኚህ ሰዎች ከኛ የተለዩ ናቸው፣ እነኚህ ሰዎች እንደዚህ ናቸው። ግን እኛ ያለንን የምናውቀውን ይዘን የመጣ ነው ከእነሱ ጋር ስናካፍላቸው በር ይከፍትልናል። አብረን ለመኖር ምግብና ሙዚቃ ቋንቋ አያስፈልገውም። የመልክ የቆዳ ልዩነት የፖለቲካ አመለካከት ያን ሁሉ አይገድበውም። ስለዚህ ይሄን እንደዚህ አይነት ፕሮግራሞችን ስናዘጋጅ በአፍሪካ ሙዚቀኞች ይኖራሉ። አፍሪካውያን ትልቅ ደረጃ የደረሱ አይታቸዋል። በጣም ብዙ ፖሊሶች ነበሩ፣ በተለያየ ስራ ለመንግስት የሚሰሩ በተለያየ ኮርፖሬሽን ላይ የሚሰሩ ወገኖቻችን ነበሩ። ስለዚህ እነሱ ማምጣታችን ከሌሎቹ ጋር ሲቀላቀሉ ሌላ እኛም ጉልበት እንዳለን እኛም ማደግ እንደምንችል ለሚመጣው ጄኔሬሽን ደግሞ ያንን በር እንደመክፈት ነው እኔም ቆጥረው። ስለዚህ ይዘን የመጣ ነው ሌላው ሰው እንዲያቅ ካወቀ ደግሞ በሰላም እንድንኖር ተከባብረን እንድንኖር ይሄ ሀገር ደግሞ አገራችን ስለሆነ ይዘን የመጣ ነውም የዚህ ሀገር አካል ነው። መለያየት አይችልም። ሰውየውን ብቻ አምጥተው ካልቸሩን ማስወጣት አትችልም፣ ዘፈኑን ማስወጣት አትችልም። ስለዚህ የአፍሪካ ዴይ የሚጠቅመው አፍሪካ ውስጥ ትናንትና የነበሩትን ችግሮች ዛሬ ደግሞ ያጋጠሙን ፈተናዎች ናቸው። አሁን አፍሪካ ውስጥ ያለው ብዙ ችግሩ ከውሃ ጋር በተያያዘና ከንጽህና ጋር በተያያዘው ያለውን ችግር በ2063 እንቀርፋለን የሚል እቅድ ነው ያላቸው። እኛ ግን እዚህ አውስትራሊያ ውስጥ የምናከብረው ዋን ኔሽን 54 ካንትሪስ በሚል ነው። 54 ብንሆንም አንድ ነን ነው። አንድነታችን ለወደፊቱ ጉልበት ጥንካሬ ስለሚሆን ነው። ስለ አንድነት ማሰብ ለኛ እንደ ኢትዮጵያዊ በጣም በጣም በጣም ያስፈልገናል። አሁን ባለንበት በተለያየ መልኩ እየተገፋፋን አንዳችን አንዳችን ለማጥፋት እየጣረን ባለንበት ወቅት ላይ አይደለም ኢትዮጵያዊ አፍሪካውያን 54 ሀገር ያለን ከ2000 በላይ ቋንቋዎች አሉ አፍሪካ ውስጥ። እነኛን ሁሉ አንድ ላይ እናምጣ እየተባለ ባለበት ሁኔታ ላይ እኛ እርስ በራሳችን በትንሹም በትልቁም ከመገፋፋት ለኛ ይሄ ከመከበሩ ትናንትና እኛ ብዙ አፍሪካውያን ነጻ እንዲወጡ ይረዳናል። እኛ ግን አሁን ተመልሰን ስናየው ለኛ ይሄ ከመከበሩ ይጠቅመናል። ለምን ምንማረው ነገር አለ? 54 ሀገሮች አንድ ላይ እንምጣ ይያሉ፣ እኛ ግን በትንሹም በትልቁም ወዲህ ወዲያ ይያልን እየተገፋፋን ስለሆነ ኢትስ ቬሪ ኢምፖርታንት ያንን ማክበሩ። አመሰግናለሁ ካሽ።
1: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: ከመላው ዓለም በተሰባሰቡ የSBS Chill ሙዚቃዎች ዘና ይበሉ። SBS Chillን በSBS Audio app ያድምጡ።
3: አውስትራሊያ ኤክስፕሌይንድ ለአዲስ ፍልሰተኞች ስለ ቤት፣ ጤና፣ ስራዎችና ሌሎችም መረጃዎችን እንዲያገኙ ያግዛል። sbs.com.au/australia explained ድረገጽን ይጎብኙ። የSBS Audio app ፕሮግራሞችንና ፖድካስቶችን በስልኮ ለማድመጥ የተሻለ መንገድ ነው። SBS Audio appን ከApp Store ወይም Google Play ይጫኑ።
4: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
5: ኢትዮጵያ በተለይ ለአፍሪካውያን የነጻነት ትግልና ለአፍሪካ አንድነት ድርጅት አሁን የአፍሪካ ህብረት ተብሎ

0: ለሚጠራውን ለማቆም ሁነኛ ሚና የተጫወተችው ኢትዮጵያ ናት። በቪክቶሪያ የአፍሪካ ቀን ኮሚቴ ውስጥ ገና ኢትዮጵያውያን የአመራር ተሳትፎ በእርግጥ ዜሮ ነው የሚያሰኝ ደረጃ ላይ ይገኛል። እነዚህ አይነት ተሳትፎችስ በምን መልክ ሊጎለብቱ ይችላሉ? ኢትዮጵያ ያላትን ቦታም በአፍሪካ ቀን በተለይ የሚከበርበት ጊዜ ጽፈት ቤቱ ኢትዮጵያ መስራቿ ሀገር አንዷ ኢትዮጵያ ናት። በእርግጥ ቅድም እንዳነሱት በፊት አንድ ጠረጴዛ የነበረችው አሁን ወደ 5 ጠረጴዛ ደርሷል። ዘንድሮ ወይም 4 ጠረጴዛ እስከ 50 ሰዎች ያክል የሚገመቱ መጥተዋል። ትልቁ ቁጥር ነው። ይሄን አስመልክቶ ያለው ታታይ ምንድን ነው? የአፍሪካ በዓል ሲከበር በተለይ የተወሰኑ ኢትዮጵያውያን ምናልባት የሶማሌ የሆነ አፍሪካ በተለይ ኤርትራውያን ተሳትፎ ውስን ነው። ያንን የሚያዩት እንዴት ነው?
1: አመሰግናለሁ ካስሽ፣ በጣም ጥሩ ጥያቄ ነው። እኛ ከአፍሪካውያን ሁለተኛ ቁጥር ነው ያለን። እንደው በጣም አነሰ ከተባለ ሶስተኛ ነው የምንሆን። ሳውዝ ሱዳን፣ ሶማሊያ እና ኢትዮጵያ ወይንም ሳውዝ ሱዳን፣ ኢትዮጵያና ሶማሌ ነው የሚሆነው። እንደው ሚኒመም ሶስተኛ ነው የምንሆነው። እንዳልከው እዛ ያንን ዝግጅት ማዘጋጀት ዛሬ ባለበት አቋሙ ባለበት ሁኔታ ላይ የኛ ወገኖቻችን አለመኖራቸው ያሳዝናል። ግን ወደ ኋላ ተመልሰን ስናየው ያቋቋሙት ያንን ፕሮግራም የኛ ወንድሞቻችን እነ አቶ ሲሳይ ድንቁ ናቸው። እነሱ እድሜ ልካቸውን አንድ ኦርጋናይዜሽን ላይ ምንም የማይከፈልበት ቮለንቲር የሆነ ኦርጋናይዜሽን ላይ እድሜ ልካቸው ማሳለፍ የለባቸውም። የራሳቸው ህይወት አላቸው፣ የራሳቸው ኑሮ አላቸው። የሚተካ ሰው መኖር አለበት። እነሱ አቋቁሞት ለሌሎቹ አፍሪካውያን ሰጥተው የወጡበት ምክንያት ከእኛ ማህበረሰብ ከሌሎች አፍሪካውያን ጋር ለመስራት ፈቃደኛ መሆን፣ ከሁሉም በላይ ግን አብሮ መስራት ያስፈልጋል ወይ፣ ከሌላ ሰው ጋር አብሮ መስራት ያስፈልጋል ወይ የሚለውን ገና ዛሬም ራሱ ዲቤት እያደረግንበት ያለ ነው። ሁሉንም ነገር ሳስፒሽየስ ሆነን የምናይበት የባህላችን እንኳን አይመስለኝም። ብዙ በራችን ከፍተን ማናቀው ሰው መጥቶ እንዲያው አሳድሩኝ ስለ እግዚአብሔር ቢል በር ከፍተን የምናስገባ ሰዎች ነን። አሁን ባለንበት ሁኔታ ግን ከሌሎቹ ጋር መስራት እርስ በራሳችን እንኳን መስራት አንችልም፣ እንኳንስ ከሌላ አፍሪካውያን እህት ወንድሞቻችን ጋር መስራት። ትክክል ነው፣ እኛ የራሳችን ተወካይ መኖር አለበት። እንዲያው በዚህ ዓመት አላየ ነው እንጂ የኢትዮጵያ አየር መንገድ ዋናው ስፖንሰራቸው ነበር። ስለ ኢትዮጵያ አየር መንገድ የተለያየ ሰው የተለያየ አመለካከት ሊኖረው ይችላል። ግን የኢትዮጵያ አየር መንገድ የሚበረው የኢትዮጵያን ባንዲራ ይዞ ነው የሚሄደው። የኢትዮጵያ አየር መንገድ ስፖንሰር የሚያደርገው ኢቨንት ላይ እኛ እንደው እንደ ኦርጋናይዘር ላይ ላንሆን እንችላለን፣ ፕሬዚዳንት ላንሆን እንችላለን። ግን እዛ ኮሚቴ ውስጥ ገብተን መስራት አለብን። በራቸው ክፍት ነው። እነሱ በየአመቱ አዳዲስ ሰው ይመርጣሉ። ኑና አብራችሁን ስሩ ይላሉ። ባለፉት አመታት ማርታ ከበደ አብራቸው ትሰራ ነበር። በዚህ አመት አልተመቻትም፣ አላደረገችም። ግን በአንድ ሰው ላይ ብቻ መሆን የለበትም። እነሱ ጋር በመስራታችን የምንጠቀመው ነገር አለ፣ ቪዚቢሊቲያችን ይጨምራል። ሁለተኛ እነሱ የሚያደርጉትን ነገር ወደኛ ማህበረሰብ ይዘነው መምጣት የእነሱ እኮ ጥሩ የሚሰሩት በጣም ዘ ቤስት ኤክስፒሪየንስ ካለ እዛ ላይ ፈንድ የሚያገኙበት ሰው የሚረዱበት ዋቴቨር ኢትዝ ካለ ያንን ወደ ማህበረሰባችን ይዘን መምጣት እንችላለን፣ አብረን እነሱ ጋር ከዋለ። እኔ ምናልባት እንደ ጥሪ ነው ለሁሉ የማቀርበው። በዚህ አመት ከ50 ሰው በላይ ነበር። ካለው ከሲነጻጸር ትንሽ ነው የሚመስለው፣ ግን የእኛ ባለባበሳችን በጨርቁ በፋብሪኩ ከለር ምክንያት ከሁሉም ጎልተን ነው የምንታየው። መጀመሪያ ላይ የሲቲ ኦፍ ሜልበርን ሲጠራ ኢትዮጵያ ብሎ ነው የጠራው። ከዛ አኳያ መሳተፍ አለብን፣ መሄድ አለብን። እኛ እዚህ እርስ በራሳችን እንዲያው በዚህ በዛ እያለን መገፋፋቱን ትተ ነው ዊ ሃቭ ቱ ኤም ሪሊ ሃይ። አሁን እያደረግን ያለ ነው ስለማይረባው ነገር ነው። ብዙ ጊዜና ጉልበት እያጠፋን ያለ ነው። መስራት ማገዝ የሚችሉ ሰዎችም እንዳይመጡ የምናደርጋቸው በንቶ ፈንቶ በስም በማጥፋት በማይረባ ነገር ስለሆነ የሚመጡትንም ሰዎች እኛው ራሳችን ነው ገፍተን የምናባራቸው። ስለዚህ በነጻ ለሚሰራ ነገር ሰው ተዋርዶ መሄድ ማንም ስለማይፈልግ ለዛ ነው ሰው የሚርቀው። ግን አይ ቲንክ ቲንግስ አር ቼንጂንግ። አሁን ባለንበት ሁኔታ ላይ ብዙ ነገር መስራት እንችላለን። ይሄ እኛ ራሳችን ያቋቋምነው ኢቨንት ነው። እንደ ኢትዮጵያዊ ደግሞ ግርማዊ ቀዳማዊ ኃይለ ሥላሴና በዙሪያቸው የነበሩ ሰዎች ታግለው ያቋቋሙት ህብረት ነው፣ ማህበር ነው። እኛ ዊ ሃቭ ቱ ቢ አት ዘ ሴንተር ፎር ዩ ሰርፕራይዝ። እዚህ የማንዴላ ዴይ ተብሎ ይከበራል። የማንዴላ ዴይ እና እኔ ማንዴላን ዝቅ የማድረግ ወይንም ሌሎቹን ከፍ የማድረግ አኳያ ሳይሆን በእኔ አረዳድ ማንዴላ ሲታገል እኮ ሲረዱ የነበሩ ሰዎች አሉ። አይደለም አፍሪካውያንን ተሻግረው አውሮፓውያን እንኳን ከተያዙበት ቅኝ ግዛት ነፃ እንዲወጡ ሲታገሉ የነበሩ የራሳችን ወገኖች የራሳችን መሪዎች አሉ። የእነሱ ስማቸው እንዳይነሳ አንደኛ በራሳችን የፖለቲካ አመለካከት ኢትዮጵያ ውስጥ እነሱ ስማቸው እንዳይነሳ እንጥራለን። ሁለተኛ ርቀናል። ጊዜውም አሁን ወጣቱ ጄኔሬሽን ስለ እነኛ ሰዎች አያውቅም። ሁልጊዜ ፖፑላራይዝ የሚደረገው ይሄ

0: ፊልም የተሰራለት ብዙ የተወራለት ነው። ከዛ አኳያ እንዲያውም ብዙ መታገል መከራከር የሚያስፈልገን ጉዳዮች አሉ። እኔ ካፔብል የሆኑ ማገዝ የሚፈልጉ ማወቅ መማር የሚፈልጉ ሰዎች አምሹር በራቸው ክፍት ነው። እኛም ትልቅ ኦርጋናይዜሽንን አሁን ባለንበት ብዙ ሰው አትራክት እናደርጋለን። እነሱ 50,000 ነው አትራክት አደረግን ያሉት፣ እኛ በአንድ ኢቨንት ወደ 7,000-8,000 አትራክት እናደርጋለን። ስለዚህ እነሱ ጋር ገብተን መስራት አለብን። አዘ ሴም ታይም ደግሞ እኛ አሁን ምርጫ እናደርጋለን በቅርቡ። እዚህም ኤክስፒሪየንስ ይዘው ሄደው ወደ አፍሪካውያን መሄድ ይችላሉ። ከአፍሪካውያን ኤክስፒሪየንስ አግኝተው ወደ ኢትዮጵያ ደግሞ መምጣት ይችላሉ። ቱ ዌይስ መንገድ ነው። እኛ የሚችሉትን ካፔብል የሆኑትን ሰዎች እናበረታታለን። ማወቅ መማር የሚፈልጉትንም እናበረታታለን ወደ እኛ እንዲመጡ ወይንም አፍሪካውያን ጋር ሄደው እንዲሰሩ በሚችሉት አዝማች አስፖስብል ለእኛ ቢሰሩ ነው ደስ የሚለን ኢትዮጵያዊ ስለሆን። ግን እኔ ደግሞ በአንድ ቦታ ላይ አልወሰንም ካሉ አፍሪካውያን ጋርም ሄደው ይስሩ፣ እኛን ደግሞ አይርሱን። አመሰግናለሁ። ካሱ
1: ሚካም፣ በዚሁ አጋጣሚ ማህበሩ ይዟቸው ያሉት ውጥኖች ምን አሉ? ቀደም ሲልም እንደተናገር ነው ከመቃብር ስፍራ ፍለጋ ጀምሮ ሌሎች መጪ ልዩ ዝግጅቶች፣ አዲሱን አመት አስመልክቶ የስፖርት በዓላትን፣ ቀደም ሲል እንዳነሱት የምርጫ ሂደቶችን በተመለከተ በጥቅሉ ምን የሚነግሩን ነገር ይኖራል?
0: አመሰግናለሁ ካሱ። አዲሱ አመት እየደረሰ ነው። አዲሱን አመት እንደተለመደው ብዙ ሚኒስቴሮች ይመጣሉ፣ ቃል የገቡልን አሉ። እዛ ቅዳሜ ዕለት የመልቲካልቸራል ሚኒስቴሯ ነበረች። እዛው ስቴጅ ላይ ነው እንዲያውም ሳናግራት የነበር። ከአሁን በፊት በሌላ ጉዳይ ላይ ብዙ ጭቅጭቅ ውስጥ ገብተን ነበር። አሁን ግን እኛን ባህላችንን መታ ማየት እንደምትፈልግ ነግራኛለች። እሷ ትመጣለች። የፌዴራሉ መልቲካልቸራል ሚኒስቴርንም እናመጣለን። ትልቅ በዓል ነው እያዘጋጀን ያለ ነው። እኛ ከህዝባችን የምንፈልገው ለአንድ ቀን መምጣታችን ጉልበት እንዳለ እናሳያለን። ዋትኤቨር ዩኒድ በጉልበት እንዳለ ማሳየት አለብን። ይሄ አመት የምርጫ አመት ነው። ለስቴት ገቨርንመንቱ ምን ያህል ህዝብ እንዳለ ማሳየት አለብን። በሚመጡት አመታት ምርጫ ስለሚኖር እነሱ ስትራቴጂካሊ ከማን ጋር ላይ እንደሚያደርጉ ለመወሰን ምን ያህል ሰው እንዳለ ማየት ይፈልጋሉ። እያንዳንዳችን ከመንግስት ገንዘብ ላይሆን ይችላል የምንፈልገው፣ ግን የምንፈልገው ነገር ሊኖረን ይችላል። ኢሚግሬሽን ጋር የተያዘ ሊሆን ይችላል። ከቀብር ስፍራው ጋር ከምንጠይቀው ቀብር ስፍራ ጋር የተያዘ ሊሆን ይችላል። ከምናመጣው ሽሮና በርበሬ ጋር ሊሆን ይችላል። ቤተሰቦቻችን መጥተው እንዲጠይቁን ፋሲሊቴት ከማድረግ አኳያ ሊሆን ይችላል። ወደድንም ጠላንም ሁላችንም የሚነካ ነገር የሚወስኑ ሰዎች ናቸው እነኚህ ሰዎች። እነኚህ ሰዎች በሚመጡበት ጊዜ ሁላችንም መጥተን ይሄ ሁሉ ሰው አለ ወረቀት ላይ አይደለም፣ አንዳንድ ጊዜ ማየት ያስፈልጋል። ሰዎቹም ደግሞ ተወካዮቻችን ናቸው። እነሱ ያሉበት ቦታ ብንሄድ እኛ እንዲያው በማወቅ መሆኑ ባለማወቅ የመረጥናቸው ሰዎች ናቸው። ስለዚህ እነሱ ጋር መተዋወቁ የትም የማይገኝ ኦፖርቹኒቲ ነው። ባይ ዘ ወይ የሚኒስቴሮቹ ለማግኘት ከወር በላይ ተጠብቆ የሚገኙ ሰዎች ናቸው በቀላሉ የሚመጡት እዚህ። ከዛ አኳያ የኢትዮጵያ አዲሱን አመት ከውጭም እናከብራለን። ሴፕቴምበር 5 ላይ ከሳምንት በኋላ እንደገና የኬንሲንግተን ታውን ሆል፣ ምናልባት ያን አዳራሹ የሚጠበን ከሆነ ሌላ ቦታ እናደርገዋለን፣ ግን ኢንዶርም ይኖረናል። ሌላኛው ያው 30ኛው አመት ቶርናመንት ነው። እሱንም ብዙ ሰው እንፈልጋለን። ከብዙ ቦታ ጥያቄ እየመጣልን ነው። የቲሞቹን ቁጥር መጨመር አለብን። የካውንስሉ መሬቱ ለእናንተ አይበቃችሁም፣ ሌላ ቦታ ላይ የተሻለ ቦታ ፈልግላችኋለሁ ብሎናል። ጥሩ አበረታች ነገር ነው እሱ። በፊት የሚሉ ነው የነበረው በቃ ሰው ቀንሱ ነበር የሚሉት። አሁን ግን ሰው ቀንሱ ሳይሆን የተሻለ ቦታ አብረን እንፈልግ እያሉ ነው። ሌላኛው አርጀንትሊ መስራት ያለብን የምርጫው ጉዳይ ነው። እኛ 3 አመት ሆኖናል። የገባነውን ኮሚትመንት እንጨርሳለን። 3ኛውን አመታችንን ስንጨርስ የሚቀጥሉ ሰዎች ካሉ ይቀጥላሉ። ግን አይ ዶንት ቲንክ አብዛኞቻችን መቆየት አንፈልግም። ማንፈልግበት ምክንያት ኮንትሪቢዩት ማድረግ ወይንም ማህበረሰባችን ማገዝ ስለማንፈልግ ሳይሆን ሌሎቹን አዳዲስ ሰዎች እንዲመጡ፣ እኔ ወይንም ሌሎቻችን ብንቀጥል ሌሎቹን የመታወቅ ሌሎቹ የመስራት ኦፖርቹኒቲያቸውን እንነጥቃቸዋለን። አንድ ሁለተኛ በነጻ የሚሰራ ስራ ነው። ከአንድ ተርም በላይ ሰው መስራት የለበትም። በጣም አድካሚ ነው። ያላቸውን ጉልበት ደግሞ በሌላ መልኩ ኮንትሪቢዩት እንዲያደርጉ እንዲያግዙ ከማድረግ አኳያ አብዛኞቻችን እዚህ ምርጫው ላይ የምንሳተፍ አይመስለኝም። ግን ለማህበረሰቡ ማደርገው ጥሪ ሰው እንዲመጣ እንዲመርጥ፣ የተሻለ ሰው ብናገኝ ጥሩ ነው። ለምን ኦልሬዲ የጀመርነው ብዙ ነገሮች አሉ። አሁን ፖለቲከኞቹ ያውቃሉ፣ ኢቨንታችን ያውቃሉ። አዲስ አመት እንቁጣጣሽ ብለው የስቴት ገቨርንመንቱ እኮ ተናግረው ማያውቁትን ነው እንኳን አደረሳችሁ ያሉት። ከዚህ አኳያ አሁን ያለውን መነቃቃት አሁን ያለውን መታወቅ መጠቀም የሚችሉ ያን ለማህበረሰባችን ለእያንዳንዳችን ላይ እንዲወርድ ማድረግ የሚችሉትን ሰዎች የሁላችን የማምጣት ኃላፊነት አለብን። ቶርናመንቱን ያው ተናግሬያለሁ። ሌላኛው አሁንም

0: ጊዜ አለን እስከ 30 ድረስ ነው የቀብር ስፍራውን ለማስፈቀድ የግዴታ የሰው ፍላጎት እንደሆነ ያን አርጀንትሊ ማህበረሰባችን የሚፈልገው ጉዳይ እንደሆነ ለማሳየት የፊርማ ማሰባሰብ ፕሮግራም ከጀመርን አይ ቲንክ ወደ ወር ሊሆነው ነው እስካሁን ድረስ የምንፈልገውን ያህል ሰው አላገኘንም ካላገኘን ምንም ችግር የለውም የሚመጡ ሰዎች እንደገና ከህዝቡ ጋር ተነጋግረው ያንን ህዝቡ ይፈልጋል አይፈልግም የሚለው መወሰን ይችላሉ ግን እኛ ተገቢውን ያህል ቁጥር እርግጥ ባለፈው እንደጠየከኝ ሚኒመም ቁጥሩ ስንት ነው እሱን አይ ዶንት ኖው ግን ትንሽ ቁጥሩ በዛ ያለ ሰው ከሌለ እኛው ያንን ወደፊት ፑሽ ምናረግበት ምክንያት አይኖርም ለሚመጡ ሰዎች ያንን እንዲሰሩ በሐላፊነት በአሳይመንት እንሰጣቸዋለን ሌላኛው መጀመሪያ ያለብንና ኢዚሊ ማረግ ምን ይችላል አይ ዶንት ኖው በኢትዮጵያ ኮሚኒቲ ስር ይሁን ወይም በሌላ አዲስ የራሱን የቻለ ኦርጋናይዜሽን አቋቁመን ይሁን ስፖርት አብሮት ውስጥ የሆነ የሆምወርክ ክለብ መጀመሪያ ያለብን ከኛ የተሻለ የኦርጋናይዜሽናል ስኪል ከኛ የተሻለ ቁጥር ያለው አፍሪካዊ ቡድን የለም ስፔሻሊ በሜልበርን በዌስተርን ሳይድ በፓርቲኩላርሊ በሜልተን እና በዊንደም ሲቲ መካከለ ያለው ቁጥራችን በጣም ብዙ ሰው ነው ያለው የሁለቱ ሲደመር ከ10 ሺህ በላይ ሊሆን ይችላል ያለው ሰው ስለዚህ እነኚህን ወገኖቻችን ግምት ያደረገ ወጣት ልጆቹን አልባሌ ቦታ እንዳይውሉ በትምርታቸው ደግሞ እንዲጠነክሩ የተሻለ ደረጃ እንዲደርሱ እንዲያቆሩን ከማድረግ አኳያ መስራት ያለብን ነገር ናቸው ሌላው ከሜንታል ሄልዝ ጋር የተያያዘ ነው እሱ በጣም ኦንጎይንግ ሰፖርት ያስፈልጋል አድቮኬሲ ያስፈልጋል እኛ የጀመርነው እንዲቀጥል እንፈልጋለን የሚመጡ ሰዎች ጋር ቶሎ እንዲመጡ ቶሎ እንዲመረጡኛ ምንፈልግበት አሁን ባለን ጊዜ እየሰራን ያለነው ነገር እንዲያዩና እነሱ ምናልባት ቶርናመንቱን ምናልባት አዲሱን አመት ራሳቸውን ችለው እንዲያዘጋጁ እነሱን ኢምፓወር ከማድረግ አኳያ ምርጫ ማድረጉን ፕራዮሪቲ ምንሰጠው ነው ባለፈው እንዳልኩት ሌላኛው የፐርሰን ኦፍ ዘ ኢየር እሱንም እናደርጋለን በቅሩ ማስተዋቂያ እናወጣለን ህዝባችንን መጥቶ ማህበረሰቡን ለረጅም አመታት ያገለገሉት እህት ወንድሞቻችን ወገኖቻችን ሲከበሩ መተን አብረናቸው መቆም አለብን እኔ በኢትዮጵያነቴ ሁሌ ኮራለሁ ምንም ተሸማቀ ያላቅም ግን ቅዳሜ ለት በጣም ነው የኮራሁት አብሮኝ የነበሩ ሰዎች ሌሎቹ እኔ ብቻ ለም የተሸለምኩት ካሻንተም እንዳየው ግን እኔ መድረክ ላይ ስወጣ ስሸለም የነበረው ጩኸት ቤቱም ይፈርስ ነው የሚመስለው ስለዚህ እንደዚህ ወገኖቻችንን ያለንን ፍቅር መተን ማሳየት አለብን ያ ደግሞ ተገቢ ነው እኛ ሁልጊዜ የምናደርገው ሰው ካለፈ በኋላ ከሞተ በኋላ አሳቸው እንደዚህ ነበሩ እንደዚህ ሰርተዋል ነው ማለት በአገሩም አሁን በሚኖርበት ሀገር ብዙ አመት ቆኖረናል አንዳንዶቹ ከ40 አመት በላይ የኖሩ ሰዎች አሉ አዲስ የመጣንም አለን ግን እንዳገሩ ባህል ጥሩ የሰሩትን ሰዎች ጠርተን እግዚአብሔር ይስጣችሁ እንዳገራችን ተጎንበሱ ብለንም አስጎንብሰን መመረቅም ክፋትም ጉዳትም የለውም እሱንም እናደርጋለን ይሄው ነው ካሽ ከረጅሙ ባጭሩ
1: መልካም ዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበር ፕሬዚደንት በድጋሚ እንኳን ለማህበረሰብ ስኬት ሽልማት በቁ የኢትዮጵያውያን ማህበረሰብ በቪክቶሪያም እንደዚሁ ገናችን ከፍ ያለ ነው እናመሰግናለን
0: አመሰግናለሁ ካሽ ምናልባት እንደው ለመቋጨት ያክል ይሄ ሽልማቱ የተሰጠኝ እኔ በግሌ አይደለም እኔ ማምነው አብሮኝ የሰሩ ሰዎች አሉ ቮለንተሪ ያደረጉ ሰዎች አሉ በሐሳብ የሚረዱ ሰዎች አሉ እንዳንተ ደግሞ ኢንፎርሜሽናችንን ሌላው ሰው እንዲሰማ የሚያደርጉልን የሚያግዙ ወገኖቻችን አሉ ይሄ የተሰጠን ሽልማት ኮሌክቲቭሊ ነው ለሁላችንም የተሰጠን ተራራ ሲሰራ ያው በጠጠር ነው የሚሰራው ከሌ እንደዚህ ሰርቷል ከሌ ከባድ ነው የከሌ ቀላል ነው ቢለው ማወዳደር ዘውስ መግባት ያስፈልጋል እኔ አብሮ የሚሰሩትንም ሰዎች ቮለንተሪ ሆኖ የሚያገለግሉን ከመቶ በላይ ሰዎች አሉ ህፃናቶቹንም ጨምሮ አባዮሽ ኑስ እንላቸው መቶ አባዮሽ የሚሉትን ህፃናቶቹንም ጨምሮ ሁሉንም የጋራ ክብር ነው የጋራ ሽልማት ነው የተሸለምነው ሁሉንም አመስገን ወዳለሁ ፓርቲኩላርሊ ይሄ ሽልማት ከተቀበልኩ ወዲህ ኢትዮጵያውያን ወገኖች እንኳን ደስ ያለ ያላችሁ ብዙ በእውነት ኢሞሽናል በሚያደርግ መልኩ እንኳን ደስ ያለ ይገባሃል ይያላችሁ መልእክት ላካችሁልኝ ወገኖችን በሙሉ በጣም ማመስገን ወዳለሁ አንፎርቹኔት አይ ካንት አንሰር ኦል ግን እግዚአብሔር ይስጥልኝ ለወደፊቱ ደግሞ እንደዚህ የሰሩትንም ሰዎች አብራቻቸው ቆሙ አይዟችሁ አንዳንድ ጊዜ አናቀም እኮ ከግራና ከቀኝ ብዙ የሚወረወሩ ድንጋዮች አሉ መስዋዕት ውስጥ የተሰራ ቤቱ ስለማንኖር የሚሰበር ነገር የለውም ግን ለሌሎቹ ሰዎች በጣም ትራማታይዝ በሚያደርግ መልኩ ብዙ ነገሮችን እኔ ላይ ደረሳለ ሌሎቹም ላይ ደረሳለ ያንን አልፈን ነው ዛሬ ደረስነው ከቃል ያለፈ ጩቤ ሁሉ ነበርበት ያንን አልፈን የሰራነው ነገር ሪኮግናይዝ ለተደረገ በጣም በጣም በጣም ደስተኛ ነኝ። በተለይ ደግሞ ሰው ከዛ በኋላ ያሳየኝን ፍቅር መቼም አውል ኔቨር ፎርጌት ኢት ኔቨር። ስለዚህ ሁላችሁንም እግዚአብሔር ይስጥልኝ፣ በጣም ነው አመሰግነው። ይሄ ደግሞ ለሁላችንም ለወደፊቱ አብረን ከሰራን ምንም የሚያቆመን ነገር እንደሌለ፣ በጋራ መቆም ብዙ ነገር ማሳካት እንደምንችል፣ አገሩ ደግሞ የተመቸ እንደሆነ ሁላችንም እናውቀው ነው። ግን እንዲያው ለማስታወስ ነው። እግዚአብሔር ስጥልኝ፣ ሁላችሁን አመሰግናለሁ። ካስሽ አንተንም ኤስቢኤስንም ሁልጊዜ ስለምታደርጉልን ትብብር እግዚአብሔር ስጥልኝ፣ አመሰግናለሁ።
2: ከማህበረሰብ ለማህበረሰብ

0: Did you know that distance and physical barriers, especially common in larger or multi-story homes, can reduce the strength of your Wi-Fi signal and slow down your internet? For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: SBS On Demand በመቶዎች የሚቆጠሩ የቴሌቪዥን ትዕይንቶችና ፊልሞች በነጻ የሚታዩበት ነው። የSBS On Demand አፕን ይጫኑ ወይም ድረገጹን ዛሬውኑ ይጎብኙ። ከመላ ዓለም በተሰባሰቡ የSBS Chill ሙዚቃዎች ዘና ይበሉ። SBS Chillን በSBS Audio App ያድምጡ። የSBS Audio App ፕሮግራሞችንና ፖድካስቶችን በስልኮ ለማድመጥ የተሻለ መንገድ ነው። SBS Audio Appን ከApp Store ወይም Google Play ይጫኑ።
3: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharicን ይጎብኙ ወይም የSBS Audio Appን አሁኑን ይጫኑ። የSBS Audio Appን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከApp Store ወይም Google Play በነጻ ያገኙ።
4: በዚሁ ወደ ቀጣዩ የቃለ ምልልስ ዝግጅታችን እናልፋለን። በቅርቡ ከዚህ ዓለም በሞት የተለዩትና እንደዚሁ ቀደም ሲል The Symphony of My Life መጽሐፍ ደራሲ ዶክተር ስዩም ገብረእግዚአብሔር ጋር የከረን የዝክረ መተሰቢያ ቃለ ምልልስ ነው እንሆን።

0: ዶክተር ስዩም ገብረ እግዚአብሔር ቀደም ሲል ሲምፎኒ ኦፍ ማይ ላይፍ የሚል አንድ መጽሐፍ በቀይ ባህር አሳታሚ ድርጅት በኩል ለህትመት አብቅተው ለተደራሲያን እንሆኝ ብለዋል። ህይወቶን ከግሪክ መንጭቶ አያሌ ምዕራባውያንን መንፈስና ልብ ካማለለው የምዕራቡ ረቂቅ ሙዚቃ ጋር አሰናስለው ለመግለጽ የወደዱት ለምንድን ነው?
1: እኔ የተወለድኩት ሙሶሊኒ ስልጣን ሲወጣ ኢትዮጵያ ደግሞ ከፊውዳል ወደ ሞደርን አስተዳደር ስትገባ በ1929 ዓ.ም ተወልጄ ከዛ እንግዲህ የደረሰብኝ ያጋጠመኝን ችግርም ደስታም ሁሉም ሳመዛዝን ነው። ግማሹ ጃዝ በለው አሉኝ፣ ሌላው ሲምፎኒ የመጣው እንግዲህ ከስልጣኔ ጋር የተያያዘ ይሆናል። የኔም ኑሮ እንደዛው በየአይነቱ የሙዚቃ አይነት ህይወት ስለነበረኝ ሲምፎኒ ኦፍ ማይ ላይፍ አልኩት። ከጃዝ ከማለት ሲምፎኒን መረጥኩ። በመጨረሻ ነው ይሄን ስም ያወጣሁት እንጂ በመጀመሪያ እንኳን ሌላ ስም ነበር። ዋናው መጽሐፉ ደግሞ እዚህ ላለነው በስደት ላለነው ኢትዮጵያኖች ይሄ የኑሮ

0: ሕይወታችን ለጊዜው እንደ ሙዚቃ ነው የምናየው ወይስ እንደ ስደት ነው ወይስ እንደ ችግር ነው ወይስ እንደ ኦፖርቹኒቲ ነው በሚል አስተያየት ጥሩ አርስት ይሆናል ብዬ ነው።
1: አሜሪካ ውስጥም እንደዚሁ አንዱ በጣም ጥሩ ተቀባይነት ካለው እና ከገነነው ባህል አኳያ ከበተለይ ከሙዚቃ ውስጥ አንዱ ሲምፎኒ ኦርኬስትራ ነው። ጊዜ ሲያመቾት አልፎ አልፎ ሄደው የሚመለከቱበት የሚያደምጡበት ጊዜ አለ በቤት ውስጥም ሲሆኑ?
0: ከመጀመሪያ ግራጁዌት ስኩል በነበርኩ ጊዜ እሱን ሰማ ነበር፣ በቲያትርም ሄድ ነበር። እንደው አጋጣሚ ሆኖ አንደኛው የመጀመሪያ ልጅ አሁን እንደ ሆቢ አድርጎ ቫዮሊን መስራት ጀመረ። አሁንም እየሰራ ነው። ገና ስሙ አልታወቀም። መጫወት እንኳን አይችልም፣ ግን አርክቴክት ስለተማረ ደግሞ ስራትን ስላስቸገረው ቫዮሊን ጀምሮ ቫዮሊን እየሰራ ነው። ስለዚህ ቀስ ብሎ በልጆችም እንግዲህ ቫዮሊን እንኳን በኢትዮጵያ ውስጥ ብዙ የተለመደ አይደለም፣ ቢሆንም አሁን እየተጀመረ ነው። ስለዚህ እሱም ቫዮሊን ይሰራል። ልጆችም 9 የልጅ ልጆች አሉኝ። ሙዚቀኛ እንኳን እስካሁን ድረስ አላየሁም፣ ግን ይሄ የኦርኬስትራ ዳይሬክሽን ኮኦርዲኔሽኑ ምኑ ከትምህርቴ ጋር ፐብሊክ አድሚኒስትሬሽን ጋር የተያያዘ ሆኖ አገኘሁት።
1: እዚህ የአውስትራሊያ ውስጥ በጣም የታወቁ የቀድሞ ጠቅላይ ሚኒስትር ፖል ኬቲንግ የሚባሉ አሉ። በእርግጥ እሳቸው የሌበር ጠቅላይ ሚኒስትር ናቸው። የሌበር ጠቅላይ ሚኒስትር ብዙ ጊዜ ከደሃው መደብ የሚወጣ ነው፣ ከዝቅተኛው መደብ። ግን የሲምፎኒ ሙዚቃ በጣም አድናቂ ናቸው። ስራ ከመግባታቸው በፊት ሁል ጊዜ መጀመሪያ የተወሰነ ደቂቃ ያንን ካዳመጡ በኋላ ነው ወደዛ የሚሉት። አእምሮዬን ያጠረዋል፣ ከዛ በኋላ ለውሳኔም ጥሩ ያግዘኛል፣ ቀኑንም እንደዚሁ ኃይል ይሰጠኛል ይላሉ። ከሚያደንቋቸው የሲምፎኒ ኮምፖዘሮች ውስጥ የትኛው ናቸው ቀደም ካሉትም ሆነ ወይም አሁን በቅርብ ብቅ ብቅ ከሚሉት?
0: እኔ እንኳን ብዙ ጊዜ የምሰማው የቤትሆቨን እና የሞዛርትን ነው። እንዲያውም እዚህ ኒውዮርክ ውስጥ ክላሲካል ሚውዚክ ብለው 24 ሰዓት የሚያሰሙት አለ። እሱን እየሰማው ነው እንኳን ትንሽ አረፍ ብዬ የምጋደመው። እና እኔም እንደሱ እንደዛ ሰውዬ ልል እችላለሁ። ሀገራችን እንኳን ሙዚቃ እኔ በትምህርት ስንማር እዛ አልነበረም ሙዚቃ፣ ሌላ አይነት ሙዚቃ ነው እንጂ ይሄ ሲምፎኒ እዚህን ያክል አልተለመደም።
1: የነ ሀይደንና ባህስ እነሱም እንደዚሁ በጣም ጥሩ ነው። አብዛኛው በእነዚህ በክላሲካል ሙዚቃ ውስጥ
0: እንግዲህ ክላሲካል ቤትሆቨን ሲምፎኒ ነምበር 9 ነው ብዙ ጊዜ የምሰማ።

0: በድምፁ ነው የምጠወጠው። እሱን ብቻ ነው የምሰማው። ዞሮ ዞሮ ሲምፈኒ ያልኩት የህይወቴ ኑሮ ኮኦርዲኔሽኑ ምኑ ምኑ ምኑ ሳየው በጠቅላላው እንደ ሙዚቃ ወደ ላይና ወደ ታች ግታ ሀዘን ሁሉን የያዘ ስለሆነ እንደ ሲምፎኒ ሊሆን ይችላል ብዬ ነው።
1: ወደ ህይወቶ ንግባና ኢትዮጵያ ውስጥ ነው ያደጉት የተማሩት? በኋላም ወደ ሀገር አሜሪካ በነጻ ትምህርት እድል ወጥተዋል። ከአሜሪካ ትምህርቶ በኋላ እንደገና ወደ ሀገር ቤት ተመለሰው አዲስ አበባ ዩኒቨርሲቲ ፐብሊክ አድሚኒስትሬሽን ዲፓርትመንት የዛ ኃላፊ ሆኖም አገልግለዋል። የትምህርቶና የመጀመሪያው የአዲስ አበባ ዩኒቨርሲቲ ስራው ምን ይመስል ነበር? ከአሜሪካ ያገኙት እውቀት ኢትዮጵያን ህዝብ አስተዳደር መዋቅር ለማቃናት ወይም መሰረት እንዲጥል ለማድረግ ምን ያበረከተሎት አስተዋጽኦ አለ? የእርሶስ ሚና ምን ይመስል ነበር? በተግባር
0: እንግዲህ እዚህ ላይ ተወለድኩት ደሴ ከተማ ውስጥ ነው። በዛን ጊዜ ኢትዮጵያ ገና ሶሊኒ ባንድ በኩል ይፎክራል። ጦርነቱ ሊጀመር ሲል እንግዲህ በ1929 በፈረንጅ አቆጣጠር ነው የተወለድኩት። አንድ አጎቴ የአባቴ ወንድም ከፈረንሳይ ሀገር ተምሮ በቴሌግራፊስት ሆኖ ጃንሆይ ግቢ ሲያገለግል እኔ በተወለድኩበት ጊዜ አባቴ ከእናቴ ጋር ስለተለያየ ወደ አዲስ አበባ በጊዜ ሄድኩ። ከአዲስ አበባ አንድ አመት ነው እንደዚህ ከቆየሁ በኋላ አጎቴ ወደ ጎጃም ከራስ ምሩ ጋር እንዲሰራ ተዛወረ። ስለዚህ ሊይዘኝ ስላልቻለ እንደገና ወደ ደሴ መጣሁ። እዛ ላይ መጽሐፉ ላይ እንደምታየው የፈረንጅ ልብስ ለብሼ በዛን ጊዜ ደሴ ገና ከተማ ኪስኪሳ ይሉኝ ነበር። ኪስኪሳ ዳቦ በቦርሳ እያሉ ሲቀልዱብኝ የሀበሻ ልብስ አልብሱኝ ብዬ ስጨው ነበርና ከዛ ጀምሮ እንግዲህ ገና የፈረንጅ አይነት ኑሮ በሌለበት በማይታወቅበት ከተማ እዛ ነበርኩ። ከዛ እንግዲህ አጎቴ ከራስ ምሩ ጋር ሆኖ አርበኛ ሆነ። አባቴም ከዛ ከደሴ ጅማ ተዛወር። ከጅማ ጣሊያን እየገፋ ሲመጣ አባቴ ወንድሙን ሊያገኝ ጎጃም ሄደ። እዚህ ላይ እንግዲህ እኔ እንደ አባትም እናትም ብቻዬን ቀረሁ። ጣሊያን ተማሪ ቤት ኦርፋኔጅ ነው፣ ቀበና ተማሪ ቤት። እዛ እንደ ተማርኩ ከዛ ጣሊያን ጊዜ ከሶስተኛ ክፍል በላይ ልንማር አንችልም። ትንሽ ስለሆንኩ ስራም ለመያዝ አልቻልኩም። የቄስ አገልጋይ ሆኜ ቤተ ክርስቲያን ነበርኩ። ቄሶቹ እዛ ሁለት ነበሩ። ይሄ ቄስ ሊሆን ይችላል ብለው ወደ ሴሚናሪ ላኩኝ፣ ወደ ሀረር። ሀረር ሴሚናሪ አንድ አመት ከቆየ በኋላ ሁለተኛ ዓለም ጦርነት ተጀመረ። እንግሊዞች በድሬዳዋ በኩል መግፋት ጀመሩ። እንደገና ከፊኛምቢራ የሚባል ከተማ ነበር። ከፊኛምቢራ ድሬዳዋ፣ ሀረር። ሀረር ላይ ምን ይሆናል ሴሚናሪ የነበረው ሊበተን ሆነ። እኔ እንግዲህ ከዛ ተጨንቄ ቁጭ ስል የአጎቴ አርበኛ የነበረው የወንድሞቹን ልጆች መሰብሰብ አለብኝ ብሎ አዲስ አበባ መጣሁ። አዲስ አበባ ከመጣሁ በአርበኞች ስም ተማሪ ቤት ባሁ። ግን ያ ተማሪ ቤት ትንሽ ስላስቸገረ አቃቂ የሰቨን ዴይ አድቨንቲስት ተማሪ ቤት ገባን። ከሰቨን ዴይ አድቨንቲስት ተማሪ ቤት ስምንተኛ እና ዘጠነኛ ስንደርስ ሀይ ስኩል ሳንጨርስ በሬዲዮ ቀዳማዊ ኃይለ ሥላሴ ሴኮንደሪ ስኩል ኮቶቤ ክፍት ቦታ አለና ፈተና የምትፈተኑ ኑና ተፈተኑ አሉ። እኔ ዘልዬ አስረኛ ክፍል ተፈተንኩ፣ አለፍኩ። አስረኛ ሶስት ወር ነው እንዲህ ነው። አስራ አንደኛ እና አስራ ሁለተኛ ብቻ ነው እዛ የደረስኩት። በአስራ ሁለተኛ ስኩል ሊቪንግ ሰርቲፊኬት በእኛ ላይ ነው የተጀመረው። የለንደን ስኩል ሰርቲፊኬት ብዙዎቻችን አንቀበልም፣ እኛ ኮሎኒ አይደለንም እና የራሳችን ስኩል ሊቪንግ ሰርቲፊኬት ያስፈልገናል ብለን እንደ አድማ አድርገን የመጀመሪያ ስኩል ሰርቲፊኬት ሰጡን። ከ25 22 አለፍ። 22ታችንም በ5 በ5 እያደረጉ ልብስ አድርገው ጫማ አድርገን ሁሉን ነገር በመንግስት ስኮላርሽፕ ወደ አሜሪካን መጣን። አሜሪካን እንግዲህ በ1948 ዓ.ም ነው እዚህ የገባ ነው። የዛን ጊዜ የአሜሪካ የጥቁር ኑሮና የነጭ ኑሮ ልዩ ነበር። እንደ ሚስዮን የሆነ ፕሬዚቴሪያን ማንመስ ኮሌጅ የተባለ ነው የገባ ነው። በፍጹም ትምህርት ቤቱን የዚህን ያክል ሁለት ሆነን ባንኖር አይቻልም ነበር። የተማር ቤት ጓደኛ አቶ ሀይሉ ሰብስቤና እኔ እዛ ስንማር ሰመርም ምንም ብለን ባችለር ኦፍ አርትስ በ1952 አገኘው። በሁለት አመት ተኩል ነው ትምህርቱን የጨረስኩት። ሀገር ከመመለስ ግራጁዌት ስኩል እንፈልግ ተብሎ ግራጁዌት ስኩል ጥሩ ተማሪ ቤት ጥቂትም ደህና ስለሆንኩ ብጠይቅ ለጥቁር የሚሆን ሃዋርድ ነው እና እዛ ጠይቃሉኝ። እዛ ላይ ደብዳቤ የተጻፈውን ምልክት አድርጌያለሁ። ለጥቁሮች የሚሆን ይሄ ነው እንጂ ለአንተ አይሆንም የተባልኩት።
1: የዛን ጊዜ ከአንድ ከኢትዮጵያ ለመጣ በነጻነት ተወልዶ በነጻነት ላደገ ኢትዮጵያዊ የዚህ አይነቱ የዘር መድሎ ሲመለከቱ ምን አይነት ስሜት ነበር ውስጡ ያደረው?
0: እኔ በበኩሌ በጣሊያን ጊዜ ትንሽ የቀመስኩት አለ። ድሬዳዋ ሲሄድ ቄሱ እንዴት አድርጎ አውቶቡስ ላይ አጠገቡ ሲቀመጥ የለም አትቀመጥም ወደኋላ ሂድ ሲሉኝ ያ ትዝ አለኝ። ዞሮ ዞሮ የኢትዮጵያነት ኩራት ስላለ ሁለታችን እኔና ኃይሉ ሰብስቤ ምግብ ቤት አንሄድም እንደ ሳይክ አይነት አደረግን እና ፕሬዚደንቱ የኮሌጁ ፕሬዚደንት ወስዶ አንድ ሆቴል እነዚህ የኔ እንግዶች ናቸው የኢትዮጵያ እንትን ሮያሊስት ናቸው ምናምን ብሎ ሰባብኮ እዛ እንድንበላ እዛ እንድንሆን አደረግን። ዞሮ ዞሮ ግን በየቦታው ስንሄድ የነበረው ልዩነት ነጭና ጥቁር ሁልጊዜ ያበሳጨን ነበር። ስለዚህ እዚህ ሀገር ለመኖር ምንም ተስፋ ወይም ፍቃድ አልነበረንም። እንዲያውም ቶሎ ብለን ሴሪሞኒውም ሳናደርግ ዲግሪውን ካገኘን ተመልሰን ወደ ኢትዮጵያ የምንበረው የነበረ የዛን ጊዜ እንዳሁን ሳይሆን። እና እንዴት ተቀበላችሁት? ይሄ ዲስክሪሚኔሽኑ እንዴት ነው? በአንድ በኩል ከሀገር ወጥተን ከዚህ ግራጁዌት አድርገን ለመመለስ የገፋፋን እሱ ነው። ሁለተኛ ደግሞ ጓደኛ ለማድረግ ወይም ወዳጅ ለመፍጠር በጣም ተቸገር። እንዲያውም እዛ ማንመስ ኮሌጅ ፎሬን ስቱደንት ተብለን የራሳችን ግሩፕ ፈጥረን ሁለት ኮሪያን ሁለት

0: ቻይኒዝ እና አንድ ግብጽ ሁነን አንድ ላይ ነበር የምንኖረው፣ አንድ ላይ ነበር የምንሰራው። ችግር ነው መቼም፣ ግን ገፋፋን። የሀገር ፍቅርም እንዴት እንደሆነ አስተማረን።
1: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
2: ከዛስ ወደ ሃዋርድ ዩኒቨርሲቲ ድሉን አገኙ?
0: ከሃዋርድ ዩኒቨርሲቲ ሚሽጋን ተቀበለኝ። አናርበር ሚሽጋን ደግሞ ጥሩ ተማሪ ቤት ነበር። ህግ ለመማር ጀመርኩ። በኋላ ሳየው ጊዜ እሱም አይሆነኝም አልኩና ወደ ፐብሊክ አድሚኒስትሬሽን ሚኒስፓል አድሚኒስትሬሽን ስፔሻላይዝ አድርጌ ማስተሬን አገኘ። ወዲያው ማስተሬን እንዳገኘው እዛ ሚሽጋን እንዴት እንደሆነ ጃንሆይ መጥተው ኦነራሪ ዲግሪ ሲቀበሉ ሁለት ኢትዮጵያኖች እንደነበር፣ ሌሎቹም ደግሞ እዛ የነበሩ ጥቁሮች እንዴት እንደተመለከቱን ይኸው ሁሉ በልጫዋለሁ። እንዲያውም ሚሽጋን ከመግባቴ በፊት ሌክ ሽኳግማ የተባለ ካናዳ ነው ቦርደሩ ላይ፣ ኢትዮጵያኖች ለመጀመሪያ ጊዜ አንድ 50-52 የምንሆን ተሰብስበን የኢትዮጵያ ምግብ መጥቶልን እርስ በርሳችን የተዋወቅንበት ፎቶግራፉ ሁሉ አለ እዛ የምታየው
2: መጽሐፍ ላይ።
0: 80% ተመልሰው የመንግስት ስራ የሚሰሩ የነበሩ ሰዎች ናቸው። ፎቶግራፋቸው እዛ አለ። ከዛ እንግዲህ ማስተሬን በሚኒስፓሊቲ ካገኘው በኋላ ወደ አዲስ አበባ ወዲያው ተመለስኩ። ስንመለስ ጃንሆይ ጋር እንቀርባለን። ምን ተማርክ ሲባል ስለ ማዘጋጃ ቤት ነው የተማርክ ሲባል፣ እንግዲህ ማዘጋጃ ቤት ግባ ተባልኩ። ማዘጋጃ ቤት ስራ ጀመርኩ። እዛ ላይ እንግዲህ የመጀመሪያ ስራ እና ኤክስፔሪየንስ አንዳንድ ቦታ ላይ መጽሐፉ ላይ ጠቅሻለሁ። ለምሳሌ ለመጀመሪያ የኢትዮጵያ ቢሮክራሲ እንዴት አድርገው እንደሆነ ያወቅኩት የቀዳማዊ ኃይለ ሥላሴ ቲያትር ዋና አስተዳዳሪ ሁኜ እዛ መጀመሪያ ሲመረቅ እዛ ነበርኩ እና ቲኬት የታተመው የመቶ የአምሳ የ25 ብር ነበር። እኔ ከኔ በፊት ከመቀበሌ በፊት ቲያትሩ ታትሞ ምን ብሎ ለጁሊ እንዲከፈት ተወስኖ እኔ እንግዲህ እዛ ላይ ነው። ስቴጅ አለ አይደለም ይሄ ቲያትሩ?
2: ልክ ነው።
0: ኤሌክትሪኩ አላለቀም። ሁለት ጀርመኖች ነበር የሚሰሩ። አደገኛ ነው ብዬ ኢንሹራንስ መኖር አለበት። እነዚህ ከ60 ነው 50 የሚሆኑ ባሌ ዳንሰርስ ከፈረንሳይ ሀገር እንዲመጡ ተወስኖ ሁሉ ነገር አልቋል። እኔ እንግዲህ መጨረሻው ላይ ነው የገባሁት እና ብናይ እንኳን 100 ብር 50 ብርም 25 ብር ከፍሎ የሚገባ ለባሌ ዳንሰር ለማየት የሚፈልግ ሰው አልተገኘም። እና ቲኬቱን ሰርዘን 25ቱን በ5 50ውን በ25 ብለን ሸጥ። ከዛ ቲያትሩ ከቆየ በኋላ እንደገና ወደ ሌላ ቦታ ስዛወር ይሄ ገንዘብ ይጣራ በኋላ የቢሮክራሲ ነገር ችግር ይፈጥራልና ኦዲተር ይንጣና ሲባል ኦዲተሮቹ የቲኬቱ ፌስ ቫሊዩ የዚህን ያክል ነው፣ የተሸጠው የዚህን ያክል ነው፣ ስለዚህ ወደ 70 ሺህ ብር ጉድለት አለው፣ ቤት እንደተሸጠ ማወቅ አለበት ሲሉኝ፣ ደግነቱ የነበሩት ከንቲባ እኔ ነኝ ያዘዝኩት። ይሄ ደግሞ የተሸጠው ቲኬት በሬዲዮ ተነግሮ እንደዚህ ተብሎ ነው እና የሚያስጠይቀው ነገር የለም ብለው ወደ ህዝብ ቆጠራ ተዛወርኩ። ከቲያትር ህዝብ ቆጠራ ደግሞ ጋብቻ ወረቀት መፈረም፣ ህዝብ ደግሞ የማዘጋጃ ቤት ሴንሰስ እንዴት እንደሚወሰድ እንዴት እንደሚጠና እሱን ስራ ጀመርኩ። እዚህ ላይ እንግዲህ የማዘጋጃ ቤት ሴንሰስ እንዴት ነው የሚወሰደው? የነበረው ሴንሰስ ስመለከተው የተወሰደ ነበር ሳምፕል። እዛ ላይ ምን ይላል? እድሜ 1 አመት፣ ስራው ወታደር ይላል። እንዴ ማን ነው ይሄንን የሞላው? ተማሪዎች ናቸው ፈርተ ትክክል አይደለም እና እንደገና መጠናት አለበት። 1-2 ስንል የፐብሊክ አድሚኒስትሬሽን ኤክስፐርቶች ከዩናይትድ ኔሽን መጡ። እኛ ጋር ለምን አትሰራም? ትምህርት በዚህ ነው እና ሮያል ኢንስቲትዩት ኦፍ ፐብሊክ አድሚኒስትሬሽን ሊቋቋም ነው እና አንድ ስኮላርሽፕ የአንድ አመት የዩኤን ስኮላርሽፕ ሰጠን። ወደ አሜሪካን ለምን አትሄድም አሉ። እሺ የማዘጋጃ ቤት ትንሽ ትብክቡ አድሚኒስትሬሽኑ ምንም የተማሩም ሰዎች የሉም። አንዳንድ የሞከርኩት ነገር ነበር እዛ ስለ መቃብር እንዴት እንደሆነ እንደዚህ በሴንሰስ በጊዮርጊስ የዛን ጊዜ መቃብሩ ጅቦች ይቆፍሩት የነበረ ነው። ስለዚህ ሌላ ቦታ መለወጥ አለበት። የዛ የነበሩት ምክትል ከንቲባ ጎበዝ ነበሩ።